0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን የለተ ቅዳሜ የለተ ሰንበት የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን መልካም የሰንበት ቀን እንዲሆን እንመኛለን። በለተ ቅዳሜ የጧት ፕሮግራማችን ከ6 ሰዓት እስከ 7 ሰዓት ባለው ፕሮግራማችን የቀጥታ ስርጭት ስለሌለን ዜና ወቅታዊ ዘገባና የጋዜጦች አምድን አናቀርብም። በእነሱ ፈንታ የተለያዩ ሙዚቃዎችን አዝናኝና አስተማሪ ፕሮግራሞችን እናቀርባለን። እንደተለመደው ፕሮግራማችን እስከ መጨረሻው እንድትከታተሉ እንጋብዛለን። ለተቅዳሜ ለተሰንበትም ጥሩ ቀን ሰላምና ፍቅር የሰፈነበት ቀን እንዲሆን ነው ምንመኘው። ፕሮግራሞቹም ይቀጥላሉ። ቆይታችሁም ከኛ ጋር እንዲሆን እንጋብዛለን። አንድ ሙዚቃ እንጋብዛችሁና የተለያዩ ጥንክሮችን እናቀርባለን።

0: ክብራትና ክብራን አድማጮቻችን እንደምን ሰነበታችሁ? ይህ ሳምንታዊ የስፖርት ፕሮግራማችን ነው። በዛሬው የስፖርት ፕሮግራማችን ከነሐሴ 10 ቀን እስከ ነሐሴ 16 ቀን በተካሄደው የአውሮፓ ሻምፒዮን የአትሌቲክስ ውድድር ሜዳሊያ ካመጡት 3 አትሌቶች ጋሻው አየለ፣ ታደሰ ጌታውንና አይምሮ አለሜ ጋር ቃለ ምልልስ እናካሄዳለን። ሶስቱም በስልክ መስመራችን ይገኛሉ። ጤና ይስጥልን፣ እንደምን አላችሁ?
1: ጤና ይስጥልኝ ሰጤ።
0: እንዴት ነው እንግዲህ ከሩጫ መልስ ነውና ያ ድካሙ አለፈ?
2: ድካሙ ገና አላለፈም፣ እየጀመረ ነው።
3: ያው ድካሙና ያው የነበረው የኮርሱ ክብደት የሮጥንበት የሱ ጫና ያው በዛውን ሰዓት አይሰማም። ያው ሰውነት ማገገም ሲጀምር ነው ለቱ የሚሰማና ይህን ሁለት ቀን ያው የሚሰማበት ቀን ነው እና እሱን ለማገገም እንግዲህ ከሩጫ ተገለናል። ሁላችንም ረፍት ላይ ነው ያለ ነው።
0: አዎ ይገባኛል። ለመግቢያ ያክል ነው እንግዲህ ጋሻው፣ አንተ ሶስተኛ በመውጣት የነሐስ ሜዳሊያ አምጥተሃል። በቡድን ደግሞ ሁላችሁ የወርቅ ሜዳሊያ ያገኛችሁበት ሁኔታ ነበርና እስኪ ውድድሩ እንዴት ነበር? ከጋሻው እንጀምር።
1: ውድድሩ በጣም ቆንጆ ነበረ። እንዳየው የሮጥንበት ቦታው አመቺም አልነበረም፣ ብዙ ውጣ ውረድ ነበረው። እንደገና ተወዳዳሪዎችም ጎበዝ ነበሩ። በአውሮፓ አሉ ከሚባሉት ነው ተመርጦ የመጡ። የእኛም ቡድን በጣም ጎበዝ ቡድን ያለና ያም ሆኖ ግን እግዚአብሔር ይቅናችሁ ብሎ ለእኛ በአንደኝነት በቡድን የወርቅ ሜዳሊያ ማምጣት ችለናል። በእኔ ደግሞ በራሴም ሶስተኛ በመውጣት የነሐስ ሜዳሊያ ማምጣች እያሉ።
0: ዝግጅታችሁ ከዛ በፊት እንዴት ነበረ?
1: ዝግጅታችን ጣሊያን ሀገር ሄደን ነበረ ለአራት ሳምንት ማለት ነው። እዛ ትንሽ ሙቀትም እንደገና አየሩም ከበድ ያለ ስለሆነ ለስልጠና ተብሎ ማለት ነው። ስልጠና ትንሽ ከበድ ያለ ነበረ፣ ቀላል አይደለም። እንደዚህ ቤተሰብ ጥሎ ሶስት ሳምንት አራት ሳምንት አንድ ወር ሁለት ወር መቀመጥ ቀላል አይደለም። ያም ሆኖ ግን የፈድክበት አላማ ሲሳካ በጣም ደስ ነው የሚለው።
0: እናንተ ያመጣችሁት ውጤት በግል ብቻ ሳይሆን እንደውም ለህብረተሰቡም ራሱ ትልቅ ሞራል የሚሰጥ ነው፣ ለሀገሪቱም ትልቅ ክብር ነው። በዚህ አጋጣሚ ልናመሰግናችሁ እንወዳለን። የታደሰ አምስተኛ ነው የወጣህና ያንተስ ሁኔታ እንዴት ነበር? እንግዲህ ያው በቡድን ብትሸለሙም አምስተኛም በማራቶን ጥሩ ውጤት ነው እና እንዴት ነበር እስኪ ንገረን።
3: ለእኔ በማራቶን እንደ ቡድን ለመጀመሪያ ጊዜ ነው የምወዳደረው። እኔ ማራቶን ውስጥ ብዙም አልቆየውም። ያው ገና ከጀመርኩ አንድ አመት ነው ከጀመርኩት፣ አንድ አመት ተኩል ምናምን ሙለኛል። ሶስት አራት ማራቶን ሞክሬያለሁ። ቀላል ውድድር አልነበረም። በእርግጥ ማለት የጠበቅነው እኔ የጠበቅኩት በራሴ የጠበቅኩት ይህን ያክል ይከብዳል ብዬ አልጠበቅኩም የነበረ የሮጥንበት ቦታ ቁልቁለቱም ዳገቱም መተጣጠፉ ምናምን እሱ ትንሽ ከበድ ይል ነበር። ግን የሰራንበት መንገድ እና የተጋገዝንበት እስከዛን ድረስ እስከደረስንበት ሰዓት ደግሞ የነበረን ኮሚኒኬሽን አብረን በአንድ ላይ ተነጋግረን የምናደርጋቸው ነገሮች ያው ጣሊያንም የሰራን ሰዓት ሁሉንም ነገር በቀላሉ ማግኘት ስለማይቻል እያንዳንዳችን በትርፍ ሰዓታችን አንዳችን ለአንዳችን በሳይክልም በምንም ተጋግዘን እስከዛን ድረስ እስከደረስን ድረስ እንግዲህ ከውድድሩ ቦታ ደርሰን የምንችለውን ያክል አድርገናል። ተወዳዳሪዎቹም ልክ ጋሻው እንዳለው ቀላል አልነበሩም። ሁሎቹም ጠንካራ ነበሩ። አንድ ቡድን ነበረ የሚጠበቅ። እሱን ቡድንም ያው እንግዲህ ከ36 እና 38 እዛም በኋላ ነው ሜዳሊያ ይዘን እንደምንመጣ ሀሳብ ውስጥ የነበር ነው እና ከ39 በኋላ ያው ሶስታችን ጋሻው አይምሮ እና እኔ ሶስታችን ነበርን። ያው በምንችለው መጠን እንግዲህ ተነጋግረንም ተጋግዘንም ያው ማምጣት ያለብንን ነገር አመጣናል እና የድካማችን ፍሬ ተቀብለናል ብዬ አስባለሁ እና እኔ በግሌ በጣም ደስተኛ
0: ነው። አይምሮም እንዲሁ ስምንተኛ ነው የወጣህና ውድድሩ ቀላል እንዳልሆነ አሁን ጓደኞችህም እየተናገሩ ነው። አንተስ እንዴት ትገልጸዋለህ?
2: በእርግጥ ሁሉንም ነገር ተናግረውታል ጓደኞች።
4: በእኔ በኩል ያለው ነገር እኔ በጣም እጅግ ደስተኛ ነኝ። ሁላችንም ደስተኞች ነን። ያው ደስታውን ለህዝባችን ለሀገራችን እንዳመጣ ነው ባለሙሉ ተስፋ ነን። ሩጫው ቀላል አይደለም በእውነት ከሆነ ያው አዎ፣ ሁላችንም ውጤታችን እንደሚያምር ሁሉንም በውስጡ ራሱ አሳምኖ ነው የመጣ። ከዛም ተወዳዳሪዎች ተፎካካሪዎቻችንም ቀላል እንዳልሆኑ በጣም ትግል እንደምጠብቀን ነው አስበን የመጣ ነው። ከዛ የበለጠም ያከበደው ያው እንደ ጓደኞችም እንደተናገሩትኝ የቦታው የውድድሩ ቦታ አቀማመጥ በጣም ቻሌንጅ ነበረው። ከሩጫው ይልቅ የቦታው ቻሌንጅም ትንሽ ተጽዕኖ ፈጥሯልኝ እና ግን ያው ለሁሉም ስለሆነ ያጋጠመን ነገር ያንን ተቋቁመን ያው በጥሩ ሁኔታ የሄድንበትን አላማችን አሳክተናል። ለሀገራችን ባንዲራችን ከፍ አድርገናል የሚለውን አለው።
0: አዎ፣ አሁን እንግዲህ በአውሮፓም የአትሌቲክስ ሻምፒዮን እንዲሁም በዓለም ሻምፒዮን መወዳደር ከግል ውጤት ባሻገር የሀገርን ባንዲራ የሀገርን ክብር ተሸክሞ መማሮጥ ነው እና ይህ ነገር ቀላል አይደለም። ለሀገሬ ውጤት ማምጣት አለብኝ ብላችሁ ስትጥሩ ብዙ ፈተና ይኖረዋል። ኃላፊነቱ አለ፣ በውስጣችሁ ብዙ ትግል አለ። ሚደክማችሁ እንኳን ድካማችሁን ተቋቁማችሁ ውጤት ማምጣት አለብን የሚለው ነገር አለ እና እንደው ለሀገር ወክሎ መሮጥ እና ግል መሮጥ ልዩነት አለው ወይ ጋሻው?
1: በመጀመሪያው ልዩነት አለው። ምክንያቱም ለግል ስትወዳደር ማለት ነው ብታቆምም ብትጨርስም ራስህን ብቻ ነው የምትጎደውምም ራስ ነው ብትሸነፍም። ግን ለሀገር አሁን ስትሮጥ አንተ ብታቆም ማለት ነው እነዚህ አብረው የሚለፉት ጓደኞች የቡድን በአንተ ምክንያት ሊሸነፉም ይችላሉ፣ እንደገናም ያሰቡትን ላያሳኩ ይችላሉ። ለግል ስትወዳደር አንተ ከራስ ጋር ነው የምትሮጠው። እንደገና ቡድን ጋር ሲሆን ለሀገር ሲሆን ግን ሀገር ወክለ ስትሮጥ ብዙ ክብደት አለው። ምክንያቱም አሁን አንተ በኤን ያህል ሰርተህ እንደገና አገር ወክለ ስትሮጥ የሀገርህን ባንዲራ ከፍ ለማድረግ ነው እንጂ ወደኋላ ለማስቀረትም ልኩም አለህ። ያም ሆኖም ሜንታሊቲ ይቀየራል። ምክንያቱም እንደዚያውን ቢደክምህ ምን ቢልህ እኔ ለእኔ አይደለም ሮጠው ለጓደኞቼም ነው እነሱን ለማገዝ ያለኝን አቅም ተጠቅሜ ለመጨረስ ሞክራለሁ ትላለህ። ብቻህን ግና የራስህ ስለሆነ ሜንታሊቲህም አንዳንድ ጊዜ ይቀየራል። የሆነ ነገር ሲሆንብህም በቃ ዛሬ እኔ ቀና የለም ብለህም ልታቆም ትችላለህ። ግና ቡድን ጋር ስትሆን ያለህን አቅም ተጠቅመህ ውድድሩን ትጨርሳለህ።
0: በጣም እንደገለጻችሁት ትብብራችሁ ጥሩ እንደነበረ ነው እና በሩጫ ውስጥ ትብብር ሲባል አንዳችሁ በአንዳችሁ መናበብ ሲባል ምንድን ነው የምታደርጉት? ታደሰ፣
3: እንግዲህ ከዛም ቦታ እስከምትደርስ ሁላችንም የራሳችን አሰልጣኝ ያ ሁሉም ሰው በራሱ መንገድ ነው ትሬኒንጉን ማለት ልምዱን አድርጎ የሚመጣ ማለት ሁላችንም የምንደርስበት ቦታ እዛ እስከ ውድድር እስከደረስን ቦታ የሁላችንም ኮንዲሽን የተለያየ ሊሆን ይችላል። ግን ለማራቶኑ ደግሞ ያው እስከ 30 አብረህ ከደረስ እና ከ30 ኪሎ ሜትር በኋላ ጫናውን ተቋቁመ መግፋት የምትችል ከሆነ ያው የቡድን ስራ ሲሆን ትልቁ ነገር ያለህን የተፎካካሪ ቡድን ብዛት መቁጠር ነው። የእነሱ ተፎካካሪ ቡድን በበዙ ቁጥር የአንተ ቻንስህ እያነሰ ነው የሚሄድ። ምክንያቱም ከአንዳችን አንደኛ የሆነ አንደኛ ቢወጣም ግን ከኛ አንደኛ ከወጣውና ወይ ደግሞ 6-7 ከወጣው መሀል ሌሎች ከገቡ 2-6 ቢገቡና ያንተ ደግሞ ከዛም በኋላ ቢገቡ መሀል ላይ አንደኛ የወጣው ቡድን ሳይሆን መሀል ላይ ያሉት ናቸው የሚቆጠሩትና ልክ በጀርመኖችና በእኛ መካከል ውስጥ የነበረው ማለት ነው። የእነሱ አንድ አሸናፊ ቢኖራቸውም ግን እኛ መሀል ላይ ከቡድን አጋሮቹ ቀድመን ስለገባን እሱ ብቻውን ምንም ነገር ማድረግ አልቻለም እና አንዳንድ ጊዜ ያለንን የቡድን ተፎካካሪ መመጠን ነው ማለት በቀነስካቸው ቁጥር ለማሸነፍ ያለህን እድሉ ሰፊ ነው እና እኛ ጋም የነበረው ነገር አሁን መጨረሻ አውሮፓን ሻምፒዮናውን ልት ያደረግ ነው ውድድሩ ላይ እሱ ነው የነበረ ማለት አንዱ እንደሄደ ቢገባንም ግን መሀለኛ ሶስታችን እስካቀረነ ድረስ የእሱም ቡድን አጋሮች ሁለቶችን ከኋላ ካስቀረናቸው የእኛ ቻንሳችን ከፍ ያለ እንደሆነ ስለገባን ያው የምትችለውን ያክል አብረህ ተነጋግረህ አብረህ እስከምትችለው ያው እንግዲህ እስከ መጨረሻው ድረስ ያው ሩጫ እስካላለቀ አላለቅም ነው እና እስከሚያልቅ ድረስ ትታገዳለህ እና ትልቁ ነገር የምትችለውንን ያክል የቡድን አጋር ካለ ከነሱ ጋር ተናበህ ያለውንን የቁጥር ብዛት መቀነስ ትልቁ ነገር።
0: በጣም እንግዲህ ከፍተኛ ስራ ነው የሰራችሁት። ሌላው በዛ ሰው መካከል ሩጦ ውጤት አመጣለሁ ማለት ለእኛ በተለይ ለምንመለከተው በቴሌቪዥን መስኮት እንኳን የሚከብድ ይመስላል እና እዛ ሜዳ ውስጥ ስትገቡ፣ ሩጫው መስመር ውስጥ ስትገቡ ደግሞ እየተጠናከራችሁ የምትሄዱበት አንዳንዴ ወደኋላ አንዳንዴ ወደፊት ትላላችሁ እና እንደ አይምሮ ይህን አድርገን ብንሆን ከአንደኛ እስከ ሶስተኛ እኮ እንወጣ ነበር ይህን ባለማድረጋችን ነው የምትለው ነገር አለ ወይ?
4: እንግዲህ የቻልነውን አድርገናል። በመጀመሪያ ያው በእርግጥ እነሱም እንዳሉትኝ ስራችንም ሰርተናል። አሁን ለኔ አጋጠመኝ በበኩል አፍት ነው የነበርኩኝ ሁሌ ከመጀመሪያውን ሲቻምና ውድድሩ ላይ ያን ገንጥሎ ሲሄድ በቃ እኔ ከኋላ ቀረውኝና በቃ የሆነ ሰዓት ብቸኝነት የተሰማኝ ሰዓት ነበረ 37 አካባቢ 8 አካባቢ በጣም ብቸኝነት ተሰማኝ ማለት ዞር እየሰኝ እነሱ ብቻ ናቸው ያሉት በቃ የቡድን ወርቅ የለም ምናምን በቀላር ተስፋ የመቁረጥ ባህሪ አይደለ ያነ ተሰምቶ የነበረ ግን በቃ 38 አካባቢ 9 ላይ ልንደስንል ጋሻውና ታደሰን ዞር ስልክ ከኋላ የሳያቸው እኔ በቃ ስልካችን ቻርጅ ሊጨርስ ስልቃ እንደሚበረው አዳ እንደዛ በርቼ ነበረ እንደገና ፉል ነው የሆንኩትኝ ነው
0: ደረሱ አላህ
4: አሁን በቃ የራሳችን ነው ተማመንኩኝ በቃ ተስፋ የቆረጥኩትን እንትን እዛ እነሱን ሳይ በጣም እንዴት የመግለጽ ቃላት ያጥረኛል ማለት በዛውን ሰከድ የተሰማኝ ስሜት እኔ ማውቀውና በዛውን ጊዜ እነሱን በቃ ተስፋ ቆርጠው ወደ ኋላ ነው የቀሩት እነሱ እንደመጡ ወደ ፊት ስንትስን እነሱ ተገንጥረው ወደ ኋላ ነው የቀሩልንና ባን ብናረገው ኖሮ የሚለው ደግሞ ያው ትንሽ ያው ምናልባት ልጁ መጨረሻ ላይ በጣም ደክሞ ነበር ጥሎ ነው የሄደው ልጅ አዎ በርግጥንም ደክሞኛል ግን እንደው ምናልባት መጨረሻውን ሶስት የተገናኘንበት ሰዓት ትንሽ ቀደም ብሎ ቢሆን እሱንም የመያዝ አቅም ይኖራል በነበረ ሞራልና ኃይልነት በአንድነት እሱን ነው ከጋሻውም ታደሰም ሆነ እኔ የራሳችን ደረጃም እናሻሽልበት ይኖር ነበር የሚለው ሀሳብ ነው ቅሬታው ይሄ ነው
0: እንግዲህ በሩጫም ውስጥ ማሸነፍና መሸነፍ ያለ ነው ግን ያመጣችሁት ውጤት በተከታታይ ለሶስተኛ ጊዜ በአውሮፓ ሻምፒዮንስ ቶን በቡድና ካለን መረጃ በጣም ደስ የሚል ነው አሁን እንደው ለኛ 42 ኪሎ ሜትር ከ195 ሜትር ነው ያንን ለመሮጥ እንኳን ለማሰብ ያስቸግራልና ውድድሩ ከመግባታችሁ በፊት ልምምድ ስታደርጉ ይሄውን ሁሉን ሙሉ ማራቶን ነው ልምምድ መታደር ጉ ጋሻው
1: የመጀመሪያ ብዙ ትሬኒንግ አለ የማራቶን ማለት ነው አሁን የማራቶን ማረግ ነው ብለ አቅደ ስትነሳ ሁለት ሶስት እንደገና በጣም ብዙ ጊዜ ይወስዳል ለመምዱም በጣም ከባድ ነው ማለት በቀን ሁለት ዘመሮጥ አለብህ በሳምንት ሁላችን ማለት ነው እንደ ሰውነቱ 200 ኪሎ ሜትር ምንደርሳለ 170 180 ኪሎ ሜትር በሳምንት ማለት ነው 42 ሜትር የለም ማራቶን አንድ ወር ሊደርስ ሲል የመጨረሻ ረጅም ፕሮግራም ይባላል እሱም 40 ኪሎ ሜትር ነው 40 ኪሎ ሜትር ብቻ ተሰራለህ ግን 42 አትሰራም አንዳንዳችን አሁን ኢትዮጵያ ስንሰራ ግን ኮረኮንች ላይ በፈጣን ሰዓት ሳይሆን በቀላል ማለት ነው እግር ማደንዘዝ ምናምን ይባል 42 43 የሚሰሩ አሉ ግን ሁልጊዜ አይሰራም ቢሰራ ወይ አንድ ጊዜ ወይ ሁለት ጊዜ ነው ያም ሆኖ ግን በቀላል ፔስ ማለት ነው እንደ ውድድሩ ፔስ አይደለም ሰዓት ማለት ነው
0: ከዛ በኋላ ትንሽ አረፍ ትላላችሁ ውድድሩ ከመጀመሩ በፊት
1: ውድድሩ ከመጀመሩ በፊት ሳምንት ሲቀር ማለት ነው ውድድሩ የማውረድ ባህር ያለው ሰውነት ለመመለስ ምክንያቱም የሰራው ትሬኒንግ በጣም ከባድ ነው እስከ ውድድሩ አንድ ሳምንት እስከሚቀር ብዙ ፕሮግራም ነው የምሰራ ብዙ ትሬኒንግ ነው እሱን ደግሞ ጉልበት ለመመለስ ድካም ለማራቅ ማለት ነው ሳምንት ሲቀር ቢሰራ አንድ 87 ኪሎ ሜትር ነው በሳምንት ማለት ነው ከውድድሩ በፊት እና ብዙ ርፈት
0: እንግዲህ የአትሌቲክስ ስፖርት በተለይ ደግሞ በሩጫውና ሌሎች ስፖርቶች እንደውም የረጅም ርቀት ሩጫ በጣም ብዙ ለመመድን የሚፈልግ ነው የሞራልም ሁኔታ አለና መጀመሪያ አካባቢ ገዛ ሳታገኙ ድጋፍ ሳታገኙ በራሳችሁ ጥረት ነው ካሁን በፊትም ቃለ ምልልሶችን አድርገን ነበር እናንተም ሆነ እንደናንተ ያሉ አትሌቶች ገለጹት መጀመሪያ እስክትታወቁ ድረስ ብዙ ድጋፍ የለምና ያንን ተቋቁማችሁ እዚያውን እዚህ ደረጃ መድረስ በአገር አቀፍ ደረጃ ሀገርን ህብረተሰብን በበጎ ማስጠራት ቀላል አይደለምና ያለፋችሁበትን መንገድ እንዴት ትገልጻለህ ታደሰ
3: ሁላችንም እንግዲህ የመጣንበት ራሳችን መንገድ አለ እንደዚህ ሆኖ እንግዲህ ያው ፕሪሚየም የተማረ በፕሪሚየም የተደገፈ ሊኖር ይችላል በግሉ መጥቶ በግሉ ግን የሰራ ሊኖር ይችላል ግን ያው እንደምታውቀው በእኛ በማህበረሰባችንም በሌሎቹ አላቅም ግን በእኛ በአበሻ በእኛ በማህበራችን ውስጥ ያለው ነገር ያን ያክል ድገፈውም ወይ ደግሞ የሚያክል በስፖርት ዓለም ውስጥ ሆነ ያለውን ድካሙንም እንግልቱንም እየወጣ እየወረድክ እንድትኖር የምትፈልግናት የለችም በእውነት ማለት ነው። አሁን ለምሳሌ ስለ ራሴ ነው የማወራው ሄለ እናቴን ያነገር እናቴ ወይ አባቴ ነገር አይፈልጉም። ምክንያቱም እንግልቱን ወጣ ወረዱን ያቆታል። ያው የገጠር ኑሮንም ስለሚያቆት ያው አትሌቲክስ ከዛ ምንም ይሻል ነገር የለው። ምክንያቱም ያው የዳገት ምልልስ ትሬኒንግም አለ፣ ጋሻው እንዳለው የኮረኮንች ትሬኒንግም አለ፣ የአስፋልትም አለ። እዛ ትራክ ውስጥ ገብተህ ድግግሞች የምትሰራቸውም አሉ እና ያው ሁሌም የድካም ነው እና እሱነን የምታይና እናትና ደግሞ ለአበትክን የምትፈልግ እናት የለችም። እኔ በበኩሌ ከቤተሰብ ጥሩ ቃላቶችን ተቀብዬ ይሆናል ወይም ደግሞ ከጀመርከው ጨርስ የሚሉትን ቃላቶች ተቀብለ ሊሆን ይችላል እንጂ ይህ በብር ደረጃ ወይ ደግሞ ከዛ የዘለለ ነገር ግን አለን ላችሁ ብር እንሰጣችኋለን ብትቸገሩም እናግዛችኋለን ምናምን የሚባለው ቃላት ብዙም አልነበረም። ግን ያው የሆነ ቀን ላይ ይልፋትክም በራስ ተማምነህም በአሰልጣኞች ተማምነህ የሆነ ውጤት ሲመጣ የሆነ አካል ላይ ድጋፍ ይመጣል። በፊት ምስራዳ ሊያባክሌታ በጣም የሚያግዝ ነበር፣ ለሁሉም ማለት ነው ለሚቀበሉ አትሌቶች በጣም የሚያግዝ ነገር ነበረ። ምክንያቱም ቢያንስ የሆነ ይሄ ያለኝ ብለህ ስለምታስብም ያው በዚህ መስራት ትሬኒንግ መስራት ትችላለህ፣ የሆነ ነገር ቢጎልም ይሄ ይሸፍንልኛል ምናምን ብለህ ስለምታስብ እሱ ያግዝ ነበር። አሁን ላይ ግን ያለ አይመስለኝም እና የለንም፣ እሱም ትንሽ አስቸጋሪ ነው እና ግን ያው ሁሉም ሰው እንግዲህ የወጣበትንም የወረደበትንም እንትን ብሎ እዚህ ጋር ዛሬ ደርሰናል። ሁላችንም እንግዲህ በምንችለው መጠን ለፍተንም ደክመንም እዚህ ደርሰናል። ሁሉም ሰው አሁን አትሌቲክስን ያው እንደ ፍላጎት ሆኖ ወይ ደግሞ ይሄ ጊዜያዊ ነገር ሆኖ ሳይሆን ለወደፊት

0: ምስጋናን ማቅረብ ፈልጋለሁ።
1: አዎ በጣም በጣም በህብረተሰባችን ብዙ መሰራት ያለበት ነው። ብዙ በስፖርት ዓለምም በሙዚቃው ዓለምም አቅም ያላችሁ ልጆች አላችሁ፣ ግን የማገዙ የመርዳቱ ሁኔታ በጣም አነስተኛ ነው። የምስማማበት ነው ብዙ ነገር። እናንተ በዚህ አትሌቲክሱ ተሰማርታችሁ ሀገራችሁን ህዝባችሁን እያኮራችሁ ነውና ውጤት ስታመጡ በየክለቦችም ታቅፋችሁ ስትንቀሳቀሱ የሚደረግ ድጋፍ አለ ወይ? አይምሮ ድጋፍ እርዳታ ይሰጣል ወይ?
2: ድጋፍ ይሰጣል። በክለቡም ሆነ በኦሎምፒክን ኮሚቴዎች ግዳፍ ይሰጡናል። ግን ይበቃል ብላ መደምደም አችልም። ከኑሮ ሁኔታ ጋር ወደፊት እንዲሄድ ያለው ጋር ይበቃናል፣ የልፋታችን ያክል በቂ አለ ማለት ብሎ መደምደሙ አያስፈልግም ለማለት ነው። እዚህ የበለጠ ይገባናል። የምንከፍለው ዋጋ እንደገለጹትኝ ቤተሰብን ልጅም ሆነ ጥሎ መሄድ ቀላል ዋጋ አይደለም። ማንም ሰው ከብርቱ ለአንድ ሳምንት ለቆ ሲሄድ ምን ዋጋ እንደሚከፍል ይታወቃልና እኛ ለሁለት ወር ከዛም በላይም ሊሆን ይችላል የምንከፍለው ዋጋ። በተለይ በአሁን ባለንበት ጊዜ በአገር ዓለም ሰላም ባልሆነችበት እንደ ራሳችን አሳልፈን እንደ መስጠት ነው እኔ ማየው አንዳንድ ጊዜ። ምክንያቱም በሰላማዊ ሰልፍ የሚቀበሉን በቃ ማለት በጥላቻ የሚቀበሉን ሀገሮችም ስላሉ ይህ ችግር ያጋጥመናል፣ እንደዚህ ያደረጉናል የምንልበት ሰዓትም አለና ያን ሁሉ እንትን ስለምንል ያው ድጋፉ እንዳለ ሆኖ ከዚያ የበለጠም ይገባናል በልፋታችን ምክንያት ነው ምለው።
1: በጣም ያለውም ወቅቱ እስራኤል ከጦርነቱ ጋር በተያያዘ ብዙ ተቃውሞ የሚገጥምባት ጊዜ ነው። ይህን ሁሉ ተቋቁማችሁ ውጤት ማምጣት መሰለፍ ራሱ ከባድ ነው ይገባናል። አሁን እንግዲህ በቡድን የወርቅ ሜዳሊያ በግል ደግሞ ጋሻው ነሐስ ሜዳሊያ ስታገኙ ወደዚህ ስትደርሱ ምን አይነት ድጋፍ ተደረገላችሁ? አቀባበሉስ እንዴት ነበረ? ጋሻው
3: አቀባበሉ ደስ ይላል። የኔ ቤተሰቦች ለመጡ ተቀብለውኛል፣ በጣም ደስ ይል ነበረ። እንደገና ደግሞ የቡድን ኃላፊዎች መጥተው ነበር፣ አመጡ ተቀብሎኛል፣ በጣም ደስ ይል ነበረ።
1: ከሀገሪቱስ እንደው ከመሪዎችም ከአንዳንድ አካላት ስልክ ተደውሎ ያመጣችሁት ውጤት ጥሩ ነው ተብላችኋል?
3: እኔ ከክቦድናሲ ቡጌርት ጋር አውርቼ ነበረ ሁለታ ከውድድሩ በኋላ። ከአሁን በፊትም ከሱ ከቢሮ ራሱ ጠርቶን ሂደን ነበረ ያለፈው አመት። እሱ ስፖርት በጣም ይወዳል መሰል፣ እሱ ነው የሚደውልልን እስካሁን።
1: የባህልና ስፖርት ሚኒስትሩ ደውለው አላበረታቱም?
3: በእኔ በኩል እስካሁን አላወረዱም፣ እሱም አልደውሉልኝ። ግና ማለት አሁን ይህን ነገር ያረግኩት ወይ እሱ እንዲደውልል ወይ እሱ እንዲገድፈኝ የለም። ይህን ማለት ዋና ስራዬ ነው አላማዬም ስለሆነ ድረስ እንደገና ደግሞ እኔ የሀገር ተወካይ እስካሁን ድረስ የሀገርን በጥሩ ደረጃ ሁልጊዜም ከፍ ባለ ቦታ ለማስቀመጥ ጥረው አደውላለሁ። ይደወላል ያለ በእኔ በኩል ምንም አይመስለኝም። ማለት ይህን ነገር ማድረገው በራሴ ፍላጎት እንደገና ራሴን ለማስደሰት እና ሀገርን ጥሩ ደረጃ ላይ ለማስቀመጥ እስከሆነ ድረስ እሱ አልደወለም። ግን እሱ ስላልደወለም ምንም ቅሬታም የለብኝ ማለት ነው።
1: ጥሩ ነው። አሁን ልክ ነህ። አላማ እስከሆነ ድረስ አላማዬን ማንም ደወለ አበረታታ ላበረታታ ቀጥልበታለሁ ነው። ጥሩ ነው፣ ሞራልን የሚያበረታታ ነገር ነው። በሌላ በኩል ደግሞ እንደ ሀገር ተወካይ እንደ ሚኒስትር ጽህፈት ቤት ተወካይ ደግሞ ደውለው መልካም ነው ጥሩ ነው ማለት ደግሞ ሌላ ትውልድ እንዲፈጠር ሌላ እናንተን አርአያ አድርጎ እንዲከተል የሚያደርግ ስለሆነ ነው የጠየቅኳቸው እንጂ ልክ ነህ የሆነ አካል ሊያደንቀን ይችላል ብላችሁ አይደለም ሩጫውን የጀመራችሁት፣ ይገባኛል። ጥሩ ነው። አሁን ወደፊት አላማችሁ ምንድን ነው ታደሰ? እንግዲህ ሩጫዎች በቀጣይም አሉ፣ የእናንተ አላማው ምንድን ነው? እስኪ ከታደሰን ጀምር።
0: ያው እንግዲህ የወደፊት አላማ ያው 2027 ላይ ሁለት ውድድሮች ይካሄዳሉ። ልክ እንደ አሁን እንደነበረው የአስፋልት ዩሮፒያን ሻምፒዮን የሚባል አለ። እሱ በአራተኛው ወር አፕሪል ላይ ይካሄዳል። ከዛም በኋላ ደግሞ ሴፕቴምበር ነው ወይ ደግሞ ኦግስት ላይ ደግሞ ዓለም ዋንጫ አለ። ግን ያው እነዚህ ነገሮች ከመካሄዳቸው በፊት አሁን ካለፍንበት ውድድር በኋላ ማገገም ያስፈልጋል። ካገገምን በኋላ ደግሞ ያው እራሳችን የምናስመረጥበትን ቦታ ወይ ደግሞ አገር ለመወከል ያው እንደምታየው በጣም ጎበዝ ጎበዝ አትሌቶች አሉ እስራኤል ሀገር ውስጥ። ያንዳቸው መጠንከር አንደኛውን ልንጠነክር ወይ ደግሞ አንዳችን መሆን አንዳችን ከፍ እንድንል አድርጓል እና በጣም ብዙ ተወዳዳሪና ተፎካካሪ ነን። ራስ በራሳችንም እንፎካከራለን። እዛ ጋር ስድስት ሆነን ስንደርስ ዝም ብለን አንድ ሁለት ሶስት ተብልተ

0: ተመርጠን ሳይሆን ሁላችንም በራሳችን መንገድ በጣርነበትና በለፋንበት መንገድ በሰዓታችን መሰረት ተመርጠን ያደረሰንና አሁንም ቢሆን ለሚቀጥለው ዩሮፕ ቻምፒዮን ወይ ደግሞ ለሚቀጥለው ዓለም ዋንጫ ፈጣን ሰዓት መዝገብ ስላለብን ያው ሁላችንም በግላችን ጥረን እንግዲህ የግል ሰዓታችን አሻሽለን ፈጣን ሰዓት ሩጠን ዓለም ዋንጫ ወይ ደግሞ ዩሮፕ ቻምፒዮን ወክለን እንወዳደራለን ማለት ነው። እና የትልቁ ታርጌት ከዩሮፕ ቻምፒዮን ወይ ደግሞ ከዓለም ዋንጫ በፊት ያው ፈጣን ማራቶን መሮጥ ነው።
1: አይ መሮስ
2: ትልቅ ዓለም አለን እንግዲህ ያው ማስቀጠል ነው። ልክ እንዳሉትኝ ቅድም ልዩነቱ ምንድን ነው ብለ ጠይቀ ነበረ የግልና የአጋ። አሁን ደግሞ የግል ውድድሮች ነው የሚጠብቁንን። ከዚህ ድካም በኋላ አገግመን ያው በግላችን ሩጠን እያንዳንዱ ራሱን ማስመረጥ የሚችልበት ውጤት ማምጣት ያለበት ሰዓት ላይ ነው ያለ ነው። አሁንም ዞሮ ከአሁን ከተመረጥን በኋላ ነው ወደ ሀገራችንን ተመርጠን የምንሄደውና ያው ትልቅ ስራ ይጠብቀናል። እንግዲህ እያንዳንዳችን በምንሄድበት በምንለፋው እንግዲህ ውጤታችን የበለጠ ያሳካው ነው ምሮ ሌላ ምንም የለለ።
1: አዎ ያሸው አሁን አንተ ሶስተኛም ብትወጣ ወይም ታደሰ አምስተኛ እንዲሁም አይምሮ ስምንተኛ ወይም ሌሎችም እንደዛም ቢሆን በቀጣይ በተለይ በዓለም ሻምፒዮንም በአውሮፓም እንደዚህ ለመሳተፍ ሚኒማም ይባል ማሟላት ያለባችሁ ነገር ያለ ይመስለኛል። እንደገና ነው ወይስ የእናንተ ውጤት የሚታይ አሁን ባለው ነው በቀጣይ ውድድሮች የምትሳተፉት ጋሻው?
3: አሁን ማለት ነው ገና ዓለም ሻምፒዮና ገና አንድ ዓመት ስለቀረው ሁላችንም መሮጥ አለብን። እንደገና ማለት ሰዓት ማስተካከል ያስፈልጋል። እንደገና ደግሞ ኮሰኖ ኸፊ ማሳየት አለብን ማለት ነው። ኋላ ማለት ነው አሁን ማይ ላይ አፕሪል ላይ አካባቢ የአውሮፓ ቻምፒዮና ለታደሰ እንዳለው ከዛውን ወይ ከአንድ እስከ ሶስት የሚገባ ቀጥታ ተሰላፊ ሆነን ካለዛም በሰዓት ሊሆን ይችላል ማለት ነው። ግን አሁን በዚህ በሮጥ ነው ቀጥታ ተሰላፊ የለም።
1: የግድ በየጊዜው የሚፈተሽ ነው የሚሆን።
3: አዎ እንደዛ ነው።
1: እኔ እድል አለኝ ብሮጥ
2: ሞክር ሞክር።
1: ጥሩ ነው። እኛ እንኳን መቼም ቦርጫችን ለመቀነስ ነው እንጂ ለውድድሩ ለውጤት አይደለም፣ ለቦርጭ መቀነስ ሮጥ ይሆናል። ሌላው በህብረተሰባችን ነው የምታውቁት ብዙ ችግሮች አሉ። ግን እንደዚህ በስፖርት ለተሰማሩ ልጆች፣ በሙዚቃው ለተሰማሩ ቅድምም የጠቀሳችሁት ነገር አለ፣ በቤተሰብ ዘንድ የማበረታታት ህብረተሰቡ የማበረታታት ሁኔታ የለም እና እንደው ችሎታ ያላቸው ልጆች እንደናንተ ትልቅ ደረጃ መድረስ የሚችሉት በመንገድ የሚያቋርጡበት ሁኔታ ስለሚኖር እስኪ የምትመክሩት ካለ ወላጆች ደግሞ የሚያውቁት ነገር ካለ እድሉ እንስጣችሁ። ታደሰ ካንተን ጀምር።
0: መጀመሪያ የሰው ልጅ ምን ይፈልግ ምን ይሆን እግዚአብሔር ነው ለሁላችንም ችሎታውና ክህሎቱን የሰጠንና ማንም አያውቅም። ስለዚህ ልጆቹ ገና ትክክለኛ ውሳኔ ላይ ከመድረሳቸው በፊት ያሉትን ነገሮች በስፖርቱ ዓለም ሆነ በሙዚቃው ዓለም ብቻ የሰው ልጅ የሚፈልገውን ነገር እንዲያደርግ አለመገደብ ነው ትልቁ ነገር እና አንድ ነገር ብቻ ለምሳሌ እኔ አትሌት ስለሆንኩኝ የእኔ ልጅ በእግዚአብሔር ፈቃድ የእኔ ልጅ ሲመጣ እሱን እኔ አትሌት ነኝና የግድ አትሌት ሁን ማለት የለብኝም። እንደኔ የተለያዩ ነገሮችን ማሳየት እና መጨረሻ ላይ እሱ በራሱ ጊዜ ወይ ደግሞ የራሱ የተቀበለው የራሱ ብቃትና ክህሎት ሊኖረው ስለሚችል የሆነ ሰዓት ላይ የራሱና አባቴ ወይ ደግሞ እናቴ ይህን ነገር ነው የምፈልግ የሚልበት ሰዓት ይደርሳልና ያኔ የሚመርጥበት ሰዓት ሲደርስ አንተ በመረጠው ነገር መደገፍና የምችለውን ነገር ማድረግ ነው። ከዛ በፊት ግን በአንድ ነገር ብቻ እንዲወሰኑ አለማድረግ፣ ሁሉንም ነገር ማሳየት፣ ሁሉንም ነገር እንዲያደርጉ ነፃነቱን መስጠት ላይ ነው። ከዛ በኋላ የራሳቸውን ፍላጎት ወይ ደግሞ ብቃታችን እዚህ ጋር ነው ማለት ሲጀምሩ እናት ወይም አባት በሚችለው መጠን እንግዲህ ለልጁ ያለውን አስተያየትም ያለውን ድጋፍ አሳይቶ ልጁ የሚፈልግበት ቦታ ላይ እንዲደርስ በሚችለው አቅሙ መደገፍ ነው ብዬ ማስተላለፍ ፈልገው ይህንን ነገር ነው።
1: አይምሮስ እዚህ ጋር ምን ትላለህ? ለህብረተሰባችን የምታስተላልፈው መልእክት?
2: አሁንም ቢሆን እኔ ጥራ ለሚጥር ሰው ይሄ አዋጣኛል ለሚል ሰው ልጅ መገደፍ ያስፈልጋል ነው የምልህ። ግዴታ በስፖርት ብቻ ባይሆንም ወደ ስኬት ወደ ጥሩ ዓላማ እስከሆነ ድረስ ቤተሰብም ሆነ ቤተዘመድም ሆነ ከጎን መቆም በጣም ትልቅ ነገር ነው ብላለሁ። አሁን በስፖርት ዙሪያ ደግሞ አሁን በፊትም ተናግሬያለሁ፣ ሞራል ለሰው ልጅ በጣም አስፈላጊ ነው። ሞራል ካለ የሆነ ድክመት ቦታ ላይ ያነቃሃል፣ ገዳፊ ካለ ትነቃለህ። ምናልባት ለእኔ ብዬ ነው የምሰራው፣ ግን አንዳንድ ጊዜም እንዲ ገዳፊዎችም እኮ አሉ፣ እነሱንም እንዳስደስት የሚል ሞራልም አለ እና ልጆቻችንም ሆኑ ሌላው ባለበት ቦታ መገደፍ ግድ ይላል። እርዱን፣ በሞራላችሁ እርዱን ነው።
1: ልክ ነው። በጣም ጋሻው
3: ሁሉንም እነሱ ብለውታል። ግን መና የምፈልግ አሁነ አንድ ልጅ ይህን ነገር ወዳለሁ ወይ ይህን ነገር ማድረግ እፈልጋለሁ ህልሜ ነው ብሎ ሲነሳ ማለት ነው፣ አሁን በሩጫ ማለት ነው ወዲያው ውጤት አታይም። ብዙ መንገድ ያስፈልግ መልፋት ያስፈልጋል። እንደገና ወዲያውም ውጤት ላይመጣልህ ይችላል ማለት ነው። ብዙ መልፋት አለብህ። አንድ ነገር ለማሳካት ስትፈልግ በወጣቱ በኩል አብዛኛውን የሚታየው የመሸነፍ ነው። አሁን እንደዚህ አድርግ ያልተሳካልኝም በቃ ይህን ነገር ተዋዋለሁ የሚል ማለት ነው። እና ማለት የሚችለው አንድ ነገር አቅዳችሁ ወይ አስባችሁ ስትነሱ እንደዛ ነገር ተስፋ ለመቆጥ ነው። ብትወድቅም ምን ብትልም አንድ ቀን ይሳካል አንምለው። በቤተሰብ በኩል ባላቸው አቅም መደገፍ፣ እነሱን አለመከልከል ማለት ነው። ከአላማቸው ወይ ከፍላጎታቸው ባይከለክሏቸው ደስ ይለያል። ምክንያቱም የቤተሰብ ድጋፍ ከሌለ አንተ በወጣትነት ቤተሰብ ከጠገብህ ከጎንህ ያስፈልጋል። ቤተሰብ ደግሞ ከአንተ ተቃራኒ ወይ እንትንፍን ደጋፊ ካልሆነ ብቻ ማሳካት ይከብዳል። እንኳን በመጀመሪያ ነው እና ደረጃ ላይ ሁነህም የሰው ድጋፍ ወይ አይዞህ የሚል ሰው ከሌለ በጣም ይከብዳል። እና ቤተሰብ ልጆቻቸውን አበረታቱ ነው የምለው።
1: ጥሩ ነው። ማበረታታት ያስፈልጋል። በመንግስት ደረጃም ድጋፍ ለሚያስፈልጋችሁ ወጣቶች ደገፍ ይገባል። እኛም ቢሆን በመገናኛው ጣር እንዲህ ድጋፍ እንዲሆን የራሳችን ድርሻ መወጣት አለብን። አሁን እናንተ ከኛ ጋር የምታደርጉት ቃለ ምልልስ ራሱ ህብረተሰቡ ነገሮች እንዲረዳ የበለጠ የሚያደርግ ነው እና እናንተም ደግሞ በተለያዩ መገናኛ አውታሮች የምትሰጡት መግለጫ እና ቃለ ምልልስ በጣም ጠቀሜታ አለው። በጣም ነው የምናመሰግነው አትሌት ጋሻው አየለ፣ አትሌት ታደሰ ጌታውና አትሌት አይምሮ አለሜ በጣም እናመሰግናለን። በቀጣይም በሰፊው እያንዳንዳችሁ ለብቻ የምንነጋግርባቸው ጉዳዮች ይኖራሉ። ከዚህ እንግዲህ ከአውሮፓ ሻምፒዮን ጋር በተያያዘ ከእናንተ ጋር ያካሄድ ነው ቃለ ምልልስ በዚህ ይጠናቀቃል። እናመሰግናለን።
3: በመጀመሪያ ይህንን መድረክ ስለሰጠኝ በእኔ በኩል በጣም አመሰግናለሁ። ለሀገር ሜዳሊያ አንደኛ በማውጣት እና በራሴ በኩል ደግሞ ሶስተኛ በማውጣት በጣም ደስተኛ ነኝ። ለአንተም ሰዓትህን አበንትን ብለህ ለእኔ መድረክ እንደዚህ በመስጠት በጣም በጣም አመሰግናለሁ ነው የምለው።
1: እንግዲህ እኛ ሬዲዮ ጣቢያችን ነው፣ ምንም ችግር የለም። እሺ ታደሰ፣
0: እኔ ደግሞ ያው አንተ ያለህን ጊዜህን እንትን ብለህ ካለንበት ፈልገህ አደዋውለህ የራሳችንን ሀሳብ አምጥተን የራሳችን መንገድ እንድንናገር እና ነጻነትን ሰጥተህ በነጻነት እንድናወራ እና ያው በማውቀውም በማላውቀውም ያው በትንሹ እውቀቴም ያለኝን ሀሳቤን እንድገልጽ ስላረከኝ እና ይህንን መድረክ ለእኔ አሳልፈ ስለሰጠኝ እግዚአብሔር ይስጥልኝ። አመሰግናለሁ።
1: እናመሰግናለን። አይምሮ መጨረሻ።
2: እኔ ትልቅ አክብሮት አለኝ ሰጠኝ። በጣም አመሰግንም አመሰግናችሁ ለሁላችሁም አብራችሁ በአንድ ላይ ይህን ፕሮግራም ለምታቀርቡት በሙሉ ይሄ ትልቅ ነገር ነው ለእኛ ለወላጆቻችንም። በእናንተ በኩል ብዙ ነገሮች እንደሚደርሱ ሰማለሁኝ እና ትልቅ ብርታት ነው። እግዚአብሔር እንግዲህ ያክብራችሁ እንዳከበራችሁን። እኛም ወገናችን ወክለን የወገናችን ስም በማስጠራት ትልቅ ደስተኞች ነና እናመሰግናለን።
1: እናመሰግናለን። በቀጣይ እዚህ ስቱዲዮ እንድትመጡ ነው የምንፈልግ። በጣም ነው የምናመሰግን። እዚህ ስቱዲዮ እንጋብዛችኋለን። እናንተ መጣችሁ ያላችሁን የህይወት ልምድ እንድታካፍለን እንፈልጋለን። በጣም እናመሰግናለን። ናሁኑ
3: ቻው ቻው።

0: ክብራትና ክብራን አድማጮቻችን በዛሬው ባህልና ኪነ ጥበብ ፕሮግራማችን እንግዳ ያደረግነው ድምጻዊ ማስተዋል ጫኔ ነው። እሱም በስልክ መስመራችን ይገኛል። ጤና ይስጥልን ማስተዋል፣ እንደምን አለ?
1: ጤና ይስጥልን፣ እንደምን አላችሁ?
0: እኛ ደህና ነን። እንግዲህ በፕሮግራማችን ተጋባዥ በመሆን እናመሰግናለን።
1: እኔም እጅግ በጣም አመሰግናለሁ፣ አክብራችሁ ስለጋበዛችሁኝ በጣም አመሰግናለሁ።
0: እናመሰግናለን። እስኪ እንግዲህ ማስተዋል ማን ነው ለሚሉ ባጭሩ ራስክን አስተዋውቅልን።
1: ኦኬ፣ ማስተዋል ጫኔ ይባላለሁ። ያው ድምጻዊ ነኝ። ኖሮ ጎንደር ነበረ። ጎንደር አለ የካርቲስን የታከለ ቤት ነበረ ምሰራው፣ እዛ ነበር። አሁን ደግሞ ያው በእስራኤል ሀገር ባሽክሎን እኖራለሁ። ዞን ያለውኛው ነው።
0: ከነ የታከለ ጋር ስሰራ ነበር?
1: አዎ፣ አሁን የታከለ ጋር በጣም ለብዙ አመት ያህል እሷ ጋር ነበር የምሰራው። አብዛኛው ሰዎች ያውቁኛል ብዬ ተስፋ አድርጋለሁ። ያው እዛ ጎንደር ላይ እዛ በምሰራቸው ስራዎች፣ የባህል ስራዎች ምናምን ነው የምሰራ እና እዛ ብዙ ሰዎች ያውቁኛል ብዬ አስባለሁ። እንግዲህ እና እዛ ነበር የምሰራ ለብዙ አመት ያህል።
0: በጣም የነየን እስክስታዋን ለምደዋል በደንብ እንደሷ?
1: አዎ፣ እንግዲህ ምን ያው እዛ ስትሆን ባህላዊ ዘፋኝ ስትሆን ያው ሁሉንም እንትላለ ውዝዋዜም ትሞክራለህ። ድምፅ ብቻ ሳይሆን ውዝዋዜም ትሰራለህ። ያም ግዴታ ነው። ቤቱም ደግሞ እንደዛ ነው። ያው ባህላዊ ቤት ሲሆን፣ በዛ ላይ ደግሞ ባህላዊ ዘፋኝ ስትሆን ደግሞ አንድ ብቻ ሳይሆን ያው ግዴታ ውዝዋዜም አብረህ ማሳየት አለብህ እና እሞክራለሁ ውዝዋዜም።
0: በጣም ጥሩ ነው። እንዲያው ማስተዋልና ሙዚቃ የተዋወቁ መቼ ጀመርክ?
1: ሙዚቃ የጀመርኩትኝ ያው በክበብ ነው፣ ቀበሌ

0: ክበብ የሚባል አለ፣ ከዛ ነበረ። ከዛ ደግሞ ማህበር የሚባል አለ ደግሞ ከዛ ከማህበር አለፍ ብሎ ደግሞ እንደገና ፋሲለደስ የሚባል አለ። እዛ ደግሞ እንደገና እዛ ሲኒማ አለ፣ እዛ ነበረ እዛ ምሰራ። ከዛ ወደ አርቲስትነት ክለብ የተገባው ያው አሁን ያለሁበት መንገድ አመጣጤ ይህን ይመስላል። በእርግጥ የተወለድኩት ወደ ጎጃም አካባቢ ነው እና እዛም በነበርኩበት ጊዜም ያው ምንም አይነት ልምዱ ባይኖረኝም የሙዚቃ ግን ተፈጥሮ እንደዚህ ሰርግም ሲሆን ምንም ሲሆን ሲሞክር ነበረ፣ ዘፍን ነበር እና በጣም ጎበዝ እያሉ ሁሉም ያበረታቱኝ ነበረ። ከዛ በኋላ ነው ወደ ጎንደር መጥቼ እንደዚህ ወደ ቀበሌ ክበብ የገባው። ከዛ ደግሞ ወደ ማህበር፣ ከዛ ወደ ፋሲለደስ በዓል እያልኩኝ ወደ ሲኒማ አዳራሽ እዛ ነበረ። ከዛ ያው እንደዚህ እያልኩ አመጣቴ እዚህ ይመስላል።
1: ብዙ ነው እንግዲህ በዚህ ገና በወጣትነት እድሜህ ብዙ ቦታ ላይ ሰርተሃል እና አሁን ሁለት ነጠላ ዜማዎች አሉ። ከዛ በፊት የእነማንን ዜማ ነበር የምትጫወተው?
0: ያው እንዳልኩ ባህላዊ ዘፋኝ ስትሆን የእነማንን የሚባል አይደለም። ያው ሁሉም ባህል ሰው የሚወደውን በተለይ ያው እየታከለ እንግዲህ ያው እንትን ታውቃለህ፣ በጣም ስመጥር ሰው ናት። በጣም ትልቅ ቤት ነው። እዛ የሚመጣው ሰውም የተለያየ ሰው ነው እና እነዛ ከስተምሮች የሚመርጡትን የከሌ የሚመቻቸውን ባህል ዘፋኝ ስትሆን ሁሉንም ትዘፍናለህ እና እኔ ሁሉንም እሞክራለሁ። ያው ባህል ዘፋኞች የተባሉትን እሞክራለሁ፣ ዘፍናለሁ። ያው ያሉትን የሚዘፈነው ሁሉ የሚችለውን እኔ ጋር የሚሄዱ ምላቸውን ሁሉ እሞክራለሁ እና ደግሞም ባህል ዘፋኝ የተለያየ ሙዚቃዎችን ነው የምትዘፍነው። የተለያየ ዘፈኖችን ታስገባለህ፣ ትዘፍናለህ እንጂ ያው የከሌ ምናምን ያው ብዙ ነው።
1: እነሱ እንግዲህ እዛ አዘጋጆች በሚሉት እና ከድምፅ ጋር አብሮ የሚሄደውን ዜማ ሁሉ ለእንግዶች የሚስማማውን ትዘፍናለህ፣ ትጫወታለህ። ጥሩ ነው። እስኪ አንድ ከራስህ ዜማም ሊሆን ይችላል ከሌሎች አንድ ተጫወትልን።
0: እሺ፣ ያሁን ሁኔ በላይ አንድ ሙዚቃ ልጫወትልህ። እሺ።
1: ጥሩ።
0: አንቺዬ የአባይ ማዶ ሰው፣ የኔ አለም የአባይ ማዶ ሰው፣ አንቺዬ የአባይ ማዶ ሰው፣ ሆዴዋ ሲያምር ጨዋታው አንቺዬ የአባይ ማዶ ሰው፣ የኔ አለም የአባይ ማዶ ሰው፣ አንቺዬ የአባይ ማዶ ሰው፣ ሆዴዋ ሲያምር ጨዋታው ሲያምር ጨዋታው ለተላመደው ሲያምር ጨዋታው ለቀረበው ሰው ማር ነው ጨዋታው ማር ነው ጨዋታው ማር ነው ጨዋታው የአባይ ማዶ ሰው። ደማምነይ ደማምነይ ደማምነይ ደማምነይ ደማምነይ ደማምነይ ደማምነይ የተደረደርሽ አስቸግረሽኛል ደማምነሽ አስቸግረሽኛል እንደ ግርችም ብራን እንግዳ ይሸኛል ደማምነሽ እንግዳ ይሸኛል። እንደዚህ አልሞክራለን።
1: በጣም ቆንጆ ነው በእውነት። ልምድ እንዳለህ የሚያመላክት ነው። ተሰጥኦም በጣም ጥሩ ነው። እዛ ወደ ራስህ ዜማ መጣህ፣ ሁለት ነጠላ ዜማዎችን ለቀሃል። እስኪ ስለ እነሱ አጫውተን። እጅ ስጥና ባላገሯ የተሰኙት አሉ።
0: አዎ፣ እንግዲህ መጀመሪያ የሰራሁትኝ ያው ባላገሯ የሚለውን ነው። ባላገሯ የሚለውን ያው እሱ ባለው ይታዩ የሺ ጋር ነው የሰራ ነው። እሱ ባለው ይታዩ የሺ ታውቀው ይሆናል ብዬ ተባርጋለሁ። እሱ ጋር ነው እሱ ነው የሰጠኝ ዜማ ገጥሞንና የሰራልኝ። ቅንብሩን ደግሞ የሰራልኝ ታምሩ አማር ነው። እነሱ ጋር ሆነን የሰራ ነው እና ያው የመጀመሪያ ስራዬ ነው። በእርግጥ ያው ከዛ በፊት ያው ብዙም እንዳልኩ በዓል ምሽት እንዲሁም መድረክ ምናምን ነው እንጂ ነጠላ ዜማ የመጀመሪያ ነው እና ጥሩ ነበር። በወቅቱ በጣም ደስ ይል ነበረ። እኔም ያው ተልተሎ ወደ ነጠላ ዜማ ወይም ወደ ራሴ ስራ አልሄድኩም። ያው ጊዜውም ምንም ሁሉም ነገሮች ያው ካለው ጊዜ አኳያ ተሎ እንትን አላልኩም እንጂ ተሎ በዛ ሰዓት ጨምሬ ሰርቼ ቢሆን በእርግጥ በጣም እንትን ይል ነበረ እና በሰዓቱ በጣም አሪፍ ተቀባይ ነበረ ባላገሯ በጣም በጣም ጥሩ ነበረ። እግዚአብሔር ይመስገን ጥሩ ነበር በሰዓቱ።
1: ጥሩ። እስኪ እሱን ባላገሯን ሞክርልን እና እዚህ ደግሞ ስቱዲዮ ያለውን እንልቀቀው።
0: እሺ። ከዚያ ከሳር ክዳን ከዚያ ከሳር ጎጆ ልብን ገዳይ ውበት የቆንጆች ቆንጆ የደም ዘንቦ የውበት ዳሯ ሁለመናሽ ባላገሯ ሀገሩ በሙሉን ጀግናና ወንድ ነው። አይኔ ከሩቅ ሚያየው ሴት አንቺን ብቻ ነው። ጭዋታ ቁም ነገር ቤትሻል ሁሉ ምን ጠፍቶ ባላገር ቤቱ ሁኖ ሙሉ

0: ማስተዋል ቆንጆ ነው። እንግዲህ ብቃትከን የሚያሳይ ዜማ ነው። ደስ ይላል። ክሊፑንም ልካልኝ። ካሁን በፊትም አይቼዋለሁ። ጥሩ ነው። ቀጥልበት ነው የምንለው። ግን ከዛን ጊዜ በኋላ ብዙ ቆይተ ነው ደግሞ አሁን ሌላ ነጠላ ዜማ ያወጣህ እጅ ስጥ የሚል ብዙ ጊዜ አይሆንም። ለምንድን ነው ክፍተቱ የተፈጠረው?
1: አዎ እንዳልኩ ክፍተቱ የተፈጠረበት አንደኛ ጎንደር ላይ ነው። እኔ ጎንደር ነበርኩ እና ሙዚቃው የምንሰራው አብዛኛውን ጊዜ ከጎንደር ወደ አዲስ አበባ ሂደን ነው እና አብዛኛውን ጊዜ እዛ ባለሙያ በቅርብ አሁን እንኳን አሉ። አሁን የተጀመረ ነው፣ ግን በወቅቱ ያው ሄደን የምንሰራው ሙዚቃዎችን የምንሰራቸው አዲስ አበባ ሄጄ ነው። አዲስ አበባ ለመሄድ ደግሞ አንደኛ ወደዛ ለመሄድ ጊዜ ትንሽ እንትን ይለኛል። እዛ ባህል ቤት ስሰራ ግዴታ በየቀኑ መገኘት አለብኝ። ብዙ ነገሮች ወደኋላ ያጓትቷል። ባናው ትንሽ እነዛ ነገሮች በወቅቱ ነገሮች ሁሉ አልሳካ ሲሉ ያው ጊዜ ይሄዳል። እዛኔም ደግሞ ስራ እያልኩ ጊዜ ያልሰጠውትን ከዛ አድርጌ እዛ ቆይቼ ነው ሙዚቃ ይለኩም እና በዛ ምክንያት ነው ክፍተት የተፈጠረው። ከዛ ያው እዛ ይሄው እንዳልኩ ያን ጎንደረኛ ጋር ይህን ጎንደረኛ ስራ ሰራው። ከዛ በኋላም ያው ወደዚህ መጣሁኝ። ያው ወደዚህ መጣሁ። እዚህ ከመጣሁም ደግሞ ያው አሁን በእርግጥ ያው የጀመር ያለሁኝ አሁን እየሰራው ነው። ሲዲዮ የተጀመረ ስራ አለኝ። ያው እዚህ እንኳን ከመጣሁ ብዙም እንቅስቃሴ አላደረግኩም። ምክንያቱም ያው ያሉት ያለው ነገሮች ሁሉ ትንሽ መስመር ማስያዝ ስላለብኝ ነገሮች ሁሉ እንደዛ እያልኩ አሁን ከዚህ በኋላ ግን እወጣለሁ ብዬ ተስፋ አደርጋለሁ። እዚህ በኋላ የተለያዩ መድረኮችም እሰራለሁ ብዬ ተስፋ አደርጋለሁ። እንደገናም የራሴ ነጠላ ዜማዎችንም እሰራለሁ። ያው እንዳልኩ የተጀመረ አለ፣ እሱንም እሰራለሁ እና እሰራለሁ ብዬ ተስፋ አደርጋለሁ። እንግዲህ
0: ጥሩ ነው፣ ይገባናል። እንግዲህ ከጎንደር አዲስ አበባ እየተመላለሱ ራሱ ገንዘቡም ጊዜውም ከባድ ነው። እንዳልከው ደግሞ ወደዚህ ከመጣ በኋላ የዚህን ሀገር ኑሮ መልመድ አለብህ። ያም ፋታ የሚሰጥ አይደለም። አሁን ግን ያው እየተመለስክ እንደሆነ ነው የገለጽክልን። እጅ ስጥን አሁን ቅርብ ጊዜ ያወጣው ስለ እሱ እስኪ ንገረን።
1: አዎ እጅ ስጣለኝ ያው ጎንደር ነው የተሰራው። በጣም በጣም ወደው ስራ ነው። በጣም ቆንጆ ስራ ነው። በጣም በጣም ለፍተንበታል። በጣም ብዙ የደከሙበት ስራ ነው። ግን ያው እንደደከሙበት ያህል ግን ብዙም እንትን አላለም። ያው ዜማውም በጣም ደስ ይላል። ብቻ እንግዲህ ያው ሰውም የሚሰጠው ፊድባክም በጣም ጥሩ ነው። ግን እንዳልኩ አሁንም እዚህም አንድ ሙዚቃ ሲሰራ ቶሎ በዛው ላይ ሌላ ሙዚቃ መተካት ያስፈልጋል። ያ ካልሆነ እኔ ልመጣው እየተረሳ መመጣ ከሆነ ያው ነገሮች ሁሉ ሙዚቃውን ለመስራት ያ ሙዚቃ ይተኛል ማለቴ ከሰው ጆሮ ከጠፋ በኋላ ሌላ ሙዚቃ ስትሰራ አይነሳም። ያ ስለሆነ ነው እንጂ እንዳልከው ቶሎ ብሰራ ያው አሪፍ ደረጃ እንትን ነበረ። ያው ከዚህ በኋላ ግን አከታት እየሰራለሁ ብዬ ተስፋ አደርጋለሁ።
0: አዎ ጥሩ ነው። ቀላል አይደለም። እዚህ ሀገር እንግዲህ መድረኮችን የማግኘቱ እድል ውስጥ ተፈጥሯል ወይ ወይም በኑሮው ገና አዲስ ገቢ በመሆንህ ሁኔታዎችን እስክትለምዳቸው ድረስ ብዙ መድረክ ላይ አልሰራህም?
1: አዎ አንደኛ ያው እንዳልኩ አንተም እንደገለጽከው ቅድም ያው አዲስ እንደመሆንም አገሩ መላመድም ብዙ ነገሮች ያው ቤትም ብዙ ነገሮች እንትን አሉ። እነዛን ነገሮች መስመር እያስያዙ ስለሆነ አንደኛ እኔም አልወጣሁም። ያው አንድ ወጣ ክፍል ነው ሁሉም መድረክም ለመስራትም መንገዱም የሚመጣ ትንሽ መውጣት ስጀምር ነበረ። እኔም አልወጣሁም እንዳልኩ። አሁን ከዚህ በኋላ ግን ያው መስራት እችላለሁ። ሁሉንም ነገር እሰራለሁ። እንግዲህ መድረኮች ከመጡ የሚያሰሩም እንደዚህ ተገናኘን ያው ኮንታክት ካደረጉኝ መስራት እችላለሁ።
0: ጥሩ ነው። እንግዲህ በርታ እንላለን። ምናልባት መጨረሻ የምታስተላልፈው መልእክት ካለ ወይም ደግሞ ለመጨረሻ ጊዜ አንድ ዜማ የምትጋብዘን ከሆነ ሌላ ጊዜ ደግሞ የበለጠ ስቱዲዮ መጥተህ ያው ሁኔታዎች አልተመቹ ሆነው ነው አሁን በስልክ ያደረግነው ቃለ ምልልሱን። የበለጠ ስቱዲዮ ስትመጣ ደግሞ ብዙ የምናወራቸው ነገሮች ይኖራሉና አሁን መጨረሻ የምታስተላልፈው መልእክት ካለ ወይም ደግሞ በአንድ ዜማ እንሰናበት።
1: በመጨረሻ ምስጋና ነው እናንተ ያው ስቱዲዮ መምጣት እየቻሉ ግን በጊዜዎች ነገር በሰዓትም የተለያዩ ነገሮች በስልክ ስላደረጋችሁልኝ እጅግ በጣም አመሰግናለሁ። እናንተ ማስባችሁ እንደዚህ ቃለ መጠይቅ እንዳደርግ አየር ሰዓት ሰጣችሁ፣ አክብራችሁ ስለጋበዛችሁ እጅግ በጣም እናንተን አመሰግናለሁ። ሌላ ያው ዜማ ካለ ያው ይህን የጎንደረኛ ልሞክረው። ዛሬም ጀግንነቱ ሳይረሳን ይኖራል በክብር ሲነሳ አባታጠቄ መቅደለው ንጉስ አባታጠቄ ቋረው አንበሳ ዛሬም ጀግንነቱ ሳይረሳን ይኖራል በክብር ሲነሳ አባታጠቄ መቅደለው ንጉስ አባታጠቄ ቋረው አንበሳ። እጅ ስጥ ማለት ቀላል ነው ወይ ከቶ? እጅ ስጥ የሚለኝ ከፉ ቃል አውጥቶ አላወቀም መቻል አልጠየቀም ዘሬን ከኢትዮጵያ ምድር ጎንደር መፈጠሬን አስተምረዋለሁ አቤት አቤት ታሪክን ደግሜ አቤት አቤት ጎንደሬ ነኝ እኮ አቤት አቤት ካሳለ በደሜ አቤት

0: በጣም ቆንጆ ነው። በጣም ነው እናመሰግን ማስተዋል ጫኔ። በዚህ ቀጥልበት።
1: በጣም አመሰግናለሁ እንደማለም። በጣም አመሰግናለሁ። በጣም
0: እኛም እናመሰግናለን ድምጻዊ ማስተዋል ጫኔ ከፕሮግራማችን ጋር ስለነበረው ቆይታ በጣም ነው እናመሰግን። ለወደፊት ደግሞ እዚህ ስቱዲዮ ተገኝተህ ብዙ ዜማዎችን እንደምትጫወትልን ተስፋ እናደርጋለን። ለዛሬው በዚህ እናብቃ። ሰላም ሁንልን። መንገድ ሁሉ የተሳካ እንዲሆን እንመኛለን።
1: አሜን አሜን። በደስታ አመሰግናለሁ። አመሰግናለሁ። አሜን።
0: የተከበራችሁ አድማጮቻችን ለዛሬ ብለን ያቀረብነው የባህልና ኪነ ጥበብ ፕሮግራም ይህን ይመስላል። ሳምንት ሌላ ፕሮግራም ይዘን እንቀርባለን። የፕሮግራሙ አዘጋጅና አቅራቢ ሰጠኝ ዘመነ። ደህና ቆዩልን።

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አላችሁ? ለተ ሰንበት ለተ ቅዳሜ ከሰዓት ባለው ፕሮግራማችን እንሆ ጀመረ። ከሁሉ አስቀድመን መልካም ቀን መልካም ሰንበት እንዲሆን እንመኛለን። ዛሬ ለቱ እንደ ዕብራን ዘመን አቆጣጠር ዮም ሻባት ቴት በኤሉል ታፍሽን ፔቫቭ ሲሆን እንደ አውሮፓን ዘመን አቆጣጠር ኦገስት 22 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያን ዘመን አቆጣጠር ደግሞ ናስ 16 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን አላናይዳኖቭ ናት። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርባለን። ዘም ወቅታዊ ዘገባና ሳምንታዊ የመዝናኛ ፕሮግራሙን እናቀርባለን። እስከ ፕሮግራማችን መጨረሻ ከኛ ጋር ቆይታችሁ አብሮ እንዲሆን እንጋብዛለን። አሁን የሰዓቱ ዜና በቅድሚያ ማርስተ ዜና። በዮርዳንና ሰማርያ ቀበሌዎች በዮርዳንና ፍልስጤማውያን መካከል የሚፈጠሩ ግጭቶች እየጨመሩ መሄዳቸው ተገለጸ። በእስራኤል አረብ ማህበረሰብ መካከል የሚፈጸሙ ወንጀሎች ዛሬም እንደቀጠሉ ነው። ኢራናውያን ከአሜሪካ ጋር ከስምምነት ላይ ለመድረስ በጣም እየጓጉ መሆኑን ፕሬዝዳንት ዶናልድ ትራምፕ ገለጹ። የሩሲያ ጦር በዩክሬን ላይ ትላንት በድሮን በፈጸመው ጥቃት የሟቾች ቁጥር ጨምሮ 16 ደረሰ ተባለ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ ነው። በዮርዳንና ሰማርያ ቀበሌዎች በዮርዳንና ፍልስጤማውያን መካከል የሚፈጠሩ ግጭቶች እየጨመሩ መሄዳቸው ተገለጸ። በተጠባባቂው ጦር የሚያገለግሉት ሜጀር ጀነራል አሞስ ጊላድ በዮርዳንና ሰማርያ ቀበሌዎች ያለው ግጭት ከፍተኛ የደህንነት ችግር እንደሚያመጣና እስራኤልን ከዓለም እንድትገለል ሊያደርግ የሚችል መሆኑን አስጠንቅቀዋል። የጦር መኮንኑ ከረሸት ቤት ራዲዮ ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ እንደገለጹት በዮርዳንና ሰማርያ ቀበሌዎች ጸጥታ የሚያደፈርሱ ይሁዳውያን ሆም ብለው የሽብር ጥቃት የሚፈጽሙ ናቸው። ይህ ጉዳይ በእስራኤል ላይ ጥላቻንና ጥቃትን ያስከትላል። በአካባቢው ራሱን የቻለ አሰራር አለ። ጥቃቱም የሚኒስተር ስሞትሪችን ስትራቴጂካዊ አካሄድ ለመፈጸም ፍልስጤማንን ከቦታቸው ለማስለቀቅ የሚደረግ ጥረት ነው። ሁሉም ነገር ስሞትሪች በ2017 ዓ ም በጻፉት ሰነድ ላይ ሰፍሮ ይገኛል። ያንን ተግባራዊ እያደረጉ ይገኛሉ። በዮርዳንና ሰማርያ ቀበሌዎች ችግር የሚፈጥሩ ይሁዳን አቅደውና በሌሎች ላይ ቁጣ እንዲፈጠር በማድረግ ነው። ይህ ደግሞ እኛን ብቻችን እንድንቀር ያደርጋል። ሁሉም ያልኩት ነገር ሊፈጸም ተቃርቧል። ድርጊቱ እስራኤል በዓለም አቀፍ መድረክ እንድትገለል ብቻ ሳይሆን በአካባቢው ግጭት እንዲፈጠር የሚያደርግ ነው። ግጭቱም ከባድ ይሆናል ብለዋል ሜጀር ጀነራል አሞስ ጊላድ ከረሸት ቤት ራዲዮ ጣቢያ ጋር ዮማን ሀሻባ በተሰኘው ፕሮግራም ቃለ ምልልስ ሲያደርጉ። ይህ በእንዲህ እንዳለ በዮርዳንና ሰማርያ ቀበሌዎች በዮርዳንና ፍልስጤማውያን መካከል የሚፈጠሩ ግጭቶች መጨመራቸው ይታወቃል። መንግስት ችግሩን ለመቅረፍ አይነተኛ የሆነ እርምጃ አይወስድም የሚሉ ትችቶች ይቀርቡበታል። በእስራኤል አረብ ማህበረሰብ መካከል የሚፈጸሙ ወንጀሎች ዛሬም እንደቀጠሉ ነው። በራምሌ ከተማ ጆርሽ በተባለው ሰፈር እናትና ልጇን ትላንት ምሽት በጩቤ ወግቷል ተብሎ የተጠረጠረ አንድ ግለሰብ በፖሊስ ቁጥጥር ስር ውሏል። እናትየዋ በ40 ዓመት ዕድሜ ክልል የምትገኝ ሲሆን በመካከለኛ ሁኔታ ቆስላለች። 18 ዓመት ሴት ልጇ ደግሞ በጩቤ ውጊያ በከባድ ሁኔታ ተጎድታለች። ፖሊስ የተጠርጣሪውን የእስራት ጊዜ ለማራዘም የፔታ ቲክቫ ከተማ ወረዳ ፍርድ ቤትን ዛሬ ይጠይቃል ተብሎ ይጠበቃል። ይህ በእንዲህ እንዳለ በረሃት ከተማ እንዲ 47 ዓመት ግለሰብ ትላንት ቆስሏል። እንዲሁም በሀይፋ ከተማ እንዲ 20 ዓመት ወጣት በጩቤ ውጊያ በከባድ ሁኔታ ተጎድቷል። በአጠቃላይ በእስራኤል አረብ ማህበረሰብ በየጊዜው የሚፈጸሙ ወንጀሎችና የመገዳደል ድርጊቶች ህብረተሰቡ የዕለት ከዕለት እንቅስቃሴውን እንዳያደርግ ከፍተኛ ችግር መፍጠራቸው ይታወቃል። በፖሊስና በመንግስት በኩል የሚወሰዱ እርምጃዎችም የአረብ ማህበረሰብን የእርስ በርስ ግጭትና ወንጀሎችን በሚፈለገው መጠን መቀነስ አልተቻለም። የአረብ ማህበረሰብ ያለበት የራሱ የሆነ ባህልና አኗኗር ዘዴም ለግጭቱ መስፋፋት ራሱን የቻለ አስተዋጽኦ እያበረከተ ነው ይባላል። የእስራኤል መከላከያ ሰራዊት በሊባኖስ አንዳንድ ቦታዎች ጥቃት መፈጸሙን ከአካባቢው የወጡ የወሬ ምንጮች ገለጹ። የሊባኖስ መገናኛ አውታሮች እንደዘገቡት ከሆነ እስራኤልና ሊባኖስ የደረሱበትን ስምምነትና የሀገሪቱ ጦር አንዳንድ አካባቢዎች እንዲቆጣጠር የተሰጠውን እድል ለማስቀረት የሂዝቦላ ድርጅት እንቅስቃሴ መጀመሩን በተመለከተ ሊባኖስ ማብራሪያ እንድታቀርብ አሜሪካ ጠይቃለች ተብሏል። እንደሚታወቀው እስራኤልና ሊባኖስ በአሜሪካ አደራዳሪነት በደረሱበት ስምምነት መሰረት እስራኤል ጦር አንዳንድ አካባቢዎችን ለቆ ለሊባኖስ አቻው ማስረከቡ ይታወቃል። ይሁን እንጂ እስራኤልና ሊባኖስን ስምምነት የማይቀበለው ሂዝቦላ የሊባኖስ ጦር በሚቆጣጠራቸው አካባቢዎች እንቅስቃሴዎችን ማድረግ ጀምሯል ተብሏል። ይህ ደግሞ ከስምምነቱ ውጪ ሆነና ሌላ ርምጃ መውሰድን የሚያመጣ መሆኑ ይታወቃል። ይበንት እንዳለ በሶሪያም እስራኤል ጦር በድሮን ዛሬ ጥቃት እንደፈጸመና አንድ ሰው መቁሰሉ ተገልጿል። ኢራናውያን ከአሜሪካ ጋር ከስምምነት ላይ ለመድረስ በጣም ይጓጉ መሆኑን ፕሬዝዳንት ዶናልድ ትራምፕ ገለጹ። ትራምፕ በደቡብ ካሮላይና ባንድ ዝግጅት ላይ ተገኝተው ባሰሙት ንግግር ኢራናውያን ከአሜሪካ ጋር ከስምምነት ላይ ለመድረስ ከፍተኛ ፍላጎት ያላቸው ቢሆንም ከስምምነት ለመድረስ አስቸጋሪ ሁኔታዎች አሉ። አንዱ ትልቁ ችግር ውይይቱን ከማን ጋር ማካሄድ ይቻላል የሚለው ነው። ኢራን አንድም ሰው ፕሬዝዳንት ሊሆንባት የማይችል ሀገር ናት። ሁሉም ይህን ትልቅ ኃላፊነት መቀበል አይፈልግም ካሉ በኋላ የሆርሙዝ የባሮች መጥ በአሁኑ ጊዜ የአሜሪካ ግዛት ነው ብሏል። ይሁን እንጂ ትራምፕ እንደሚሉት የሆርሙዝን የባሮች መጥ አሜሪካ ሙሉ በሙሉ እንደማትቆጣጠርና አሁንም በባህር ክልሉ ነዳጅ የጫኑ መርከቦች እንደፈለጉት የሚያልፉበት ሁኔታ የሌለ መሆኑ ይነገራል። ትራምፕ በኢራናውያን አቋም ዙሪያ በየጊዜው የተለያዩ መግለጫዎችን ያወጡ እንጂ ኢራናውያን እሳቸው እንደሚሏቸው ከስምምነት ለመድረስ እንደማይጓጉና አሜሪካ አቋም ለውጥ ካላደረገች በሁለቱ ሀገራት መካከል መተማመን ካልተፈጠረና በሌሎች ጉዳዮች መግባባት ላይ ካልተደረሰ ከዘላቂ የተኩስ አቁም ስምምነት ለመድረስ የማይችሉ መሆኑን በየጊዜው ይናገራሉ። በሌላ በኩል አሜሪካ ኢራንን በኢኮኖሚ ማዕቀብ ለማንበርከክ ጥረት እያደረገች ትገኛለች ተብሏል። የተወሰኑ የኢራቅ ነዳጅ የጫኑ መርከቦች በሆርሙዝ የባህር ወሽመጥ በኩል እንዲያልፉ ኢራን መፍቀዷን አስታወቀች። ኢራን የተሰኘው የኢራን መገናኛ አውታር እንደዘገበው ከሆነ የኢራን ነዳጅ ጫኝ መርከቦች በሆርሙዝ የባህር ወሽመጥ እንዲያልፉ የተፈቀደው የኢራን ፓርላማ አፈ ጉባኤ መሐመድ ባካር ካሊባፍ በኢራቅ ጉብኝት አድርገው ከኢራቅ መሪዎች ጋር በመወያየታቸው መሆኑን ኢራን የተሰኘው የኢራን የመገናኛው ታር ጨምሮ ዘግቧል። በአሜሪካና ካናዳ መካከል በንግድ ዘርፍ ያለው ግንኙነት እየተባባሰ ሄደ ተባለ። የሁለቱ ሀገራት ባለስልጣናት በመካከላቸው ያለውን ችግር ለመፍታት ቢዋዩም ከመግባባት ላይ መድረስ ባለመቻላቸው የፕሬዝዳንት ትራምፕ አስተዳደር ካናዳ የንግድ ቀውስ ላይ የ50% ቀረጽ ጥሏል። በሁለቱ ሀገራት መካከል ያለው የንግድ ልውውጥ ወደ 20 ቢሊዮን ዶላር ያክል ነው። የፕሬዝዳንት ትራምፕ አስተዳደር በካናዳ ላይ የጣለው አዲስ የቀረጽ መጠን ካናዳን በጣም የሚጎዳ ነው ተብሏል። የካናዳ ጠቅላይ ሚኒስትር ማርክ ካርኒ ሀገራቸው በአሜሪካ የንግድ ቀውስ ላይም ተመሳሳይ ቀረጽ ተጥላለች፣ ዶላር በዶላር ይመለሳል፣ አሜሪካ ከኛ ጋር በነብራቱ ውይይት ተገቢነት የሌለው ሐሳብ አቅርባለች በማለት የአሜሪካን አስተዳደር ተችቷል። የሩሲያ ጦር በዩክሬን ላይ ትላንት በድሮን በፈጸመው ጥቃት የሟቾች ቁጥር ጨምሮ 16 ደረሰ። ከ130 በላይ ዜጎች ደግሞ ቆስለዋል። የሩሲያ ጦር ካርቪሪህ በመትባለው የዩክሬን ከተማ በሚገኝ የመገበያ ድራሽ ላይ በፈጸመው ጥቃት ነው 16 የሚሆኑ ሰዎች ተገድለው ከ30 በላይ የቆሰሉት። የዩክሬን ፕሬዝዳንት ዘለንስኪ የሩሲያ ድርጊት አረመኔያዊ ነው በማለት ከነቀፉ በኋላ ያጸፋ ምላሽም እንሰጥበታለን በማለት ዝተዋል። ይበንት እንዳለ በዩክሬንና ሩሲያ መካከል የሚካሄደው ጦርነት ከአራት አመታት በላይ ሆኖታል። ሁለቱ ሀገራት በየጊዜው አንዱ በሌላው ላይ ርምጃ በመውሰድ ዜጎች ይገደላሉ፣ ንብረት ይወድማል፣ ምጣኔ ሀብቱ ይከስራል፣ ችግሩን ይፈታል ተብሎ ተስፋ የተጣለባቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ጉዳይ ተጠምደው የዩክሬንና ሩሲያን ጦርነት ዘንግተውታል። ስፖርት። እስራኤላዊ ስፖርተኛ አርቲዮም ዶልጎፊያት በወለል ጂምናስቲክ ውድድር የወርቅ ሜዳሊያ ባለቤት ሆነ። አርቲዮም በአውሮፓ ሻምፒዮን የጂምናስቲክ ውድድር ተካፍሎ ነው በህይወቱ ለሶስተኛ ጊዜ ይህን ሽልማት ያገኘው። አርቲዮም ከውድድሩ በኋላ እንደገለጸው እያንዳንዱ ውድድር አዲስ ምዕራፍ ነው፣ በዚህ አመት በጂምናስቲክ የዓለም ሻምፒዮን ማሳካት ይቀረኛል ብሏል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ በመጠኑ ቀንሷል ቢባልም በአንዳንድ አካባቢዎች ሞቃታማ የአየር ጸባይ አለ ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና ይህን ይመስላል።

0: የተከበራችሁ አድማጮቻችን ከሙዚቃው ተመልሰናል። አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። የደህንነት ጉዳይ ዘጋቢያችን ጥላሁን መልኬ በስልክ መስመራችን ይገኛል። ጥላሁን እንዴት ዋልክ? ሻባት ሻሎም።
1: መልካም ሰንበት ሰጠኝ ለአንተም ለአድማጮችም። እንዴት ነህ?
0: ደህና ነኝ። እንዴት ነው ሙቀቱ?
1: የሚገርም ዛሬ እንኳን ይህን ማማረር አይቻልም። በጣም ቆንጆ ደስ የሚል ነው። መስኮት ከፍተ ስታይ የተረጋጋ ጸጥ ያለ የአየር ሙቀቱ ሞቃል፣ ግን እንደ አሳለፍ ነው አይደለም፣ ቆንጆ ነው። እንደ ይህን መረጋጋት ሳይ ምን እንደሚያስብ ታውቃለህ? ይህ ጦርነት የሚባለው ነገር ተረስቶ እንዲሁ በየሰዓቱ ዜና ወጃ ላይ ጦርነት የሚለው ተረስቶ፣ ጦርነት ባይኖር ኖሮ እቺ የታደለች ሀገር እንደው ጦርነት በሚኖርባት ድሮ ዲየት ላይ ምን ተደረስ ነበር? ያን ሳስብ እንዴት ነው ነገሩ? ተስፋ አንቆርጥም፣ አንድ ቀን እዛ ሊደረስ ይችላል። ግን የተረጋጋውን የአየር ሳየው ደስ የሚል ሰንበት ነው። ቆንጆ ነው።
0: ጥሩ ምኞት ነው። እኛም ቢሆን እንደው በጥሩ ዜና ብንጀምር ደስ ይለናል። ግን አሁን የመካከለኛው ምስራቅ ሁኔታ ለዚህ የሚጋብዝ መስሎ አይታይም። አሁንም የተጀመሩ ግን እንዲያውም አፋፍ ላይ ያሉ ነገሮች እንዳሉ ነው የሚታይ። ለማንኛውም እንደ ምኞትህ ያደርገው እንላለን። ለዛሬ ከመረጥናቸው የመወያያ ርዕሰ ጉዳዮች መካከል በይሁዳና ሰማርያ ቀበሌዎች ያሉ በይሁዳና ፍልስጤማውያን መካከል ግጭቶች አሉ እና አንዳንዴ እንዲያውም አንዳንድ ሚኒስትሮች የያዟቸው አቋሞች እየተፈጸሙ ነው የሚሉ ቅሬታዎች ሁሉ ይቀርባሉ በዛ አካባቢ እና ስርዓት እየጎደለ ነው እንደው በመከላከያም እያስከበረ አይደለም፣ ብዙ ቅሬታዎች ይሰማሉ። በፍልስጤማንም በኩል በይሁዳውያንም በኩል ለምንድን ነው ስርዓት ማስከበር ያልተቻለው እንደተፈለገው?
1: መልሱ ከጥያቄ ውስጥ አለ እኮ ሰጠኝ። ስጠይቀኝ ያው በመንገድ ክንም መልሱን የሰነዘረ የጠቆምኩበት ሁኔታ አለ። በሚገርም ሁኔታ አሁን ያለንበት ምንም እንኳ እስራኤል እነሆ 3 ዓመት እንግዲህ ከዛ በላይ የሆነው ነው ያስቆጠ ጦርነት ሌላ ቦታ ሌሎች አቅጣጫዎች ወታደሮቻችን ያለ ምንም እረፍት ማለት ነው መደበኛውም ተጠባባቂውም ሌላ ሁሉም ወደዚህ ጦርነት ውስጥ ገብቶ ለሀገር ደህንነት ሲባል አሁን ውስጣችን ያለውን ሁኔታ ይሁዳና ሰማርያ አካባቢ ያለውን ሁኔታ ስናይ ለምን የሚል ጥያቄ እየተነሳ ነው። ለምን ይጠቅማል ወይ? አስፈላጊ ከሆነ ለምንስ መከላከያ ኃይሉ በመንግስት ደረጃም ራሱ ለምን እርምጃ አይወሰድም? ሲጀምር ምንድን አሁን ሁኔታውን ስታይ በየጊዜው እንዴት ነው ፖለቲከኞች፣ ቅድም ያልከው ነገር አለ፣ ፖለቲከኞች ለግል ከአይዲዮሎጂ ሪዮታል የሚያምኑበት ከመሆኑ የተነሳ እንግዲህ ያን ቦታ ሆን ብለው አሁን የምናየውንና የምንሰማው ነገር እንዲፈጠር የፈለጉት መስሎ ይታያልኝ። እዚህ ላይ ያውልም የመከላከያ ሚኒስትሩ እስራኤል ካጽ ናቸው አይደል? የሰጠኝ እሳቸው የሊኩድ ፓርቲ አባል ናቸው። ከእሳቸው ባልተናነሰ በመከላከያ ሚኒስትሩ የገንዘብ ሚኒስትሩ ስሞትሪች ኃላፊነት አላቸው። አሁን እሳቸው ስልጣን ላይ አሁን ያለው መንግስት ስልጣን ከመውጣቱ በፊት 2017 ላይ የነደፉት እቅድ ነበር። አሁን የምናየውን ነገር ጽሁፍ ላይ አስቀምጠውታል። በግል እቅዳቸው፣ አላማቸው፣ ፍላጎታቸው፣ ህልማቸው አሁን እሱን እውን የሚያደርጉበት ደረጃ ደርሰናል ማለት ነው። እዚህ ወደ ይሁዳና ሰማርያ አካባቢ ያለን የፍልስጤማውያን ቀበሌዎች እና ተጎራብተውን የሚኖሩትን ያን አካባቢ ቀስ በቀስ በይሁዳውያን ወይም በእስራኤል እጅ ማስባት የሚል ሁኔታ ለዚህም ነው አሁን ባለው ግርግርና አለመግባባት እዚህ ላይ መጠቆም ያለብን አሁን ባለው ችግር ፍልስጤማውያን በይሁዳውያን ላይ ሽብር ፈጠራ ድርጊት እየፈጸሙ አይደለም። ይሁዳውያን ወደ ቦታው በመሄድ የሚያደርጉትን የትንኮሳ ስነ ምግባር ከዚህ ጋር ተያይዞ ነው አሁን ችግሩ።
0: ቦታቸው እንዲለቁ ማድረግ ማለት ነው እንግዲህ እንደ
1: እውነት ነው ነው ይህን በኦስሎ ስምምነት ለምሳሌ ክፍል 1 ክፍል 2 ክፍል 3 ኤቢሲ ብለው እንግዲህ የተሰየመበት የደረሰበት ስምምነት አለ። አሁን አካባቢ የማንገባበት ቦታ ሄደን እኛ ይሁዳውያን አሁን እንደ ምክንያት ተፈጥሮና እንደሆን እንደ ጠባጫ የተያዘው ምንድን ነው እዛ አካባቢ ልክ እንደ ጉብኝት እኛ ይሁዳውያኖች ማለት ነው ወደ ቦታው ለጉብኝት ተብሎ የማይፈቀድበት ቦታ እንገባና እዛ ላይ ደግሞ እነዚህ ፍልስጤማውያን እንዴ ለምን መጣት ይኩ የእናንተ ክልል አይደለም በሚል አምባጓሮ ይፈጠርና አንዱ በሌላው ላይ ድንጋይ መወርወር ይጀምራል። ሌላው ለምሳሌ ትናንት የነበረው ወደ ሄብሮን አካባቢ ይሁዳውያን ወደ ቦታው በማይፈቀድ ቦታ ይገባሉ። ከዛም ያካባቢው ደን ተጠባቂዎች ፍልስጤማውያኖች በይሁዳውያን ላይ ድንጋይ ሞርወርና ባካች ውጡልን እዚህ እናንተ ከዛ አይደለም ሲሉ በዛ የይሁዳውያን ተጠባቂዎች ደን ተጠባቂዎች ያው በመተኮስ ማለት ነው አንድ የፍልስጤማው የተገደለበት ሁኔታ ሌላ የቆሰለበት ሁኔታ አለ። አሁን ሁኔታውን ስታየው ጠባጫሪነቱ ያለው ከኛ ነው። አሁን ለምን የሚል ሁኔታ ስጠይቅ ፖለቲከኞች ከላይ ሆነው የሚፈልጉትና የሚያራምዱት ከአይዲዮሎጂ ጋር የሚያሳዝነው ግን መንግስት ማለት ነው ስምምነቱ አለ ዓለም የዓለም አቀፍ ማህበረሰብ ማለት ነው እንግዲህ ዓለም ሀገሮችም አውቆ አምነውበት ለዛም ነው የሚወግዙን። ከዛ አንጻር እስራኤል በመንግስት ደረጃ ለምን ስራው ይሄን ነገር ለምን ማቆም አይቻልም ሲባል በመንግስት በኩል ምንም አይነት ድምጽ አትሰማም። ምክንያቱም ከላይ ሆነው ይሄንን የራሳቸውን ሐሳብና ዓላማ ርዕዮተ ዓለማቸው ማራመድ የሚፈልጉት አክራሪ ይሁዳውያኖች ከላይ ሆነው ስለፈቀዱላቸው ከታች ያሉት ደግሞ ይህንን የጠባጫርነት አምባጓሮ ያራምዳሉ። ይህ ጥሩ ነገር ለዚህም ነው እስራኤል በዚህ አሁን ሰጠኝ አሁን ባለንበት ይሁዳና ሰማርያ አካባቢ ሲጀምር ጉዳቱ ብዛት ያለው ተመልከት እንግዲህ ወደ 27 የሚሆኑ ግዱድ ይሉታል በአማርኛችን የሻለቃ ጦር ማለት ነው። ተመልከት ይህ የሻለቃ ጦር ቢያንስ ከ600 እስከ 1000 እንደ ግር ጦር ከሆነ አየር እንደ ሁኔታው ማለት ነው ቁጥሩ ይለያያል ግን እስከ 1000 አንድ ግዱድ ወይም አንድ ሻለቃ ጦር እስከ 1000 ወታደሮችን ያቅፋል። 27 የሻለቃ ጦር ከ20 በላይ የሚሆኑ ወታደሮች ይሁዳና ሰማርያን ደህንነት ለማስከበር ሲሉ እዛ ይገኛሉ። አሁን ለምን የሚል ጥያቄ ስጠይቅ መልሴ ሌሎች አካባቢ እኮ ባዛ ችግር አለብን፣ ሊባኖስ ችግር አለብን። ነገ ለምሳሌ ሌሎች ጠላቶቻችን ጥቃት የሚሰነዝሩ ከሆነስ እዚህ ይሁዳና ሰማርያ ያሉት ወታደሮቻችን እዛ ካሉ እንዴት ነው እኛችን የምንጠብቀው? ለማይሆንና ለማይረባ ነገር ማለት። ስለዚህ አሁን ያለው መፍትሄ ለዚህም ነው ብዛት ያላቸው አውሮፓ ሀገሮች እስራኤልን በማውገዝ የተለያዩ ማዕቀቦች በማድረግ ዘንዳይ ካሉት ነዋሪዎችን ያካባቢዎችን ነዋሪዎችንም በተለያዩ ኢኮኖሚ ማዕቀብ በማድረግ እንግዲህ እንደ ጥላቻን አተረፈን እንጂ ምንም ያገኘነው ነገር የለም። በሚያሳዝን ሁኔታ ደግሞ ይህን ይሁዳና ሰማርያ ደህንነት በተመለከተ የመከላከያ ሚኒስትሩ ነው ኃላፊነት ያለው። የመከላከያ ሚኒስትሩ ነገሩን ማረጋጋት ሲችሉ እንዲያው ምን አሉ፣ እኛ የመከላከያ ወታደሮቻችን ሳይሆን ይህን ነገር ህጉ አይፈቅድላቸውም ለፖሊስ ሰራዊት። ፖሊስ ሰራዊት ስንት ችግር እያለበት የራሳችን ይሁዳውያን ችግር አለ፣ ከአረቦች ጋር ያለው ችግር አለ። ያን መቆጣጠር አቅቶት የወታደር የፖሊስ እጥረት እያለ ይባስ ብሎ ደግሞ ወደ ቦታው እነሱ ኃላፊነታቸውን መውጣት እነሱ መስራት ይህን ስታይ የአሰራር ችግር አለብን። አሁን የሚያሳዝነው እንዳልኩት አንዳንዶቹ ከአይዲዮሎጂ ገንዘብ ሚኒስትሩ ስሙትሪች በአመለካከት አምነውበት 2017 ጽሁፍ ላይ ያቀረቡትና የሚያምኑበትን አሁን ተግባር ለማድረግ ሲጀምሩ እላይ ያሉት ግን ዋናው ጠቅላይ ሚኒስትሩ እንዴ ለምን በሀገር በአገር ውስጥ ራሱ ይችላለ በውጭም እንዲሁ። ስለዚህ ለምን ይሆናል የሚል ጥያቄ ይነሳል። ይሁዳና ሰማርያ ሁኔታ ሰጠኝ አንገብጋቢና ቀጣዩ አሁን ካለንበት ጦር ባልተናነሰ በእስራኤል ደህንነት ላይ ፍራቻው ደግሞ እዛ አካባቢ የሚገኙት አረብ እስራኤላዊ ያውል ወደድንም ጠላንም አሁን እዚች ከምኖርባት እስራኤል የይሁዳውያን ቁጥር አጠቃላይ የህዝብ ቁጥር ግን ወደ 10 ሚሊዮን ተጠጋ ይባላል። ከዚህ ውስጥ ይሁዳውያን ወደ 8 ሚሊዮን ቢጠጋ ነው፣ ሌላው ወደ 2 ሚሊዮን እና ከዛ በላይ የሚሆኑት አብረው ነው ይኖራሉ። አጠቃላይ ግን አዛንም ጨምረ ሌሎች አካባቢ ያሉትንም 7 ሚሊዮን ፍልስጤማውያን ይኖራሉ። አሁን ከነሱ ጋር ጦርነት መጀመር ማለት እንዴትም ፍራቻ መንፈስ ያሰራጨው አይደለም ግን አብሮ ከመኖርና አብሮ ከመኖር ሰላም የሚፈልግ ከሆነ አሁን የሚካሄደው ነገር ለእስራኤል ደህንነት አስጊ ነው። እነዚህ እንዲያውም ከውጭ እርዳታ የደረገላቸው አይዟችሁ ሽብር ፈጥር አድርጉ ሂዱና ሙቱ የሚሉትን ከኢራንም ከሐማስም ከሂዝቦላም እርዳታ የሚሰጣቸው አጠገብ ያሉትን ኑሯቸው ከከፋ የሚፈልጉት ምንድን ነው? መጦ ማፈንዳትና መጦ እንደዚህ። ስለዚህ ይሄ ነገር ለምን እንዴት ነው ሰዓት ላይ ለምን ነዳጅ እንዲያውም ካለንበት ጦርነት የሞትችት ሀገር ውስጥም በውጭም በከፍተኛ ሁኔታ የውጭ ሀገር የአውሮፓ ሀገሮች እና ሌሎች አሜሪካን ጨምሮ እያወገዙን ይታያል። ድርጊቱ በጣም አስጊና ለወደፊት ደህንነታችን በጣም አንገብጋቢ ነው።
0: በጣም እስኪ ለወደፊት እናያለን። ከዚህ ወደ ፖሊስ ስራ እንምጣና በሀገር ውስጥ ያለው አሁንም በአረብ ማህበረሰብ መካከል ያለው ግጭት እየጨመረ ነው በየጊዜው። በቤተሰብ መካከልም ብዙ ግጭቶች ይመጣሉ። አንዳንዴ እንዲያውም በቃ መፍትሄው ምን ሊሆን ይችላል ዝም ብሎ ማየት ነው የሚል ሁኔታን የሚጠቅሱ አካላትም አሉ። በሌላ በኩል ደግሞ እኛም እርምጃ እየወሰድን ነው ይላሉ የፖሊስ ጉዳይ ወይም ደግሞ የብሔራዊ ደህንነት ጉዳይ ሚኒስትሩ። ግን ችግሩንም እንደቀጠለ ነው። የቱ ጋኑ ሊፈታ የሚችለው በተለይ በአረብ ማህበረሰብ መካከል ያለው የእርስ በርስ ግጭት
1: ቀደም ከተቀስኩት ጋር የተያዘ ነው። አሁንም ያው ለአብረውን ከሚኖሩትኝ እንዲያውም ዜግነት ካላቸው ጋር ነው አሁን የጠየቀኝ ጥያቄ ይባስ ብሎ ማለት እነዚህ አረብ እስራኤላውያን እንግዲህ 21 ከመቶ ኡጅ ከእስራኤላውያን ዜጎች እነሱ ናቸው። እንግዲህ አብረው ከሚኖሩት ተመልከት ቁጥራቸው እያደገ እንጂ ጭራሽ እንቆምበት አይነት እንኳን የለም። ምክንያቱም ይሄ ዲሞግራፊን ስትመለከት መውለድ ይሁዳውያን ልጅ ወደዚህ ዓለም ከሚያመጣው የአረቡ ማህበረሰብ የሚያመጣው ይበልጣል። ከዛ አንፃር ቁጥራቸው እያደገና እንዴት ነው ይሄን መረሳት የለበትም። ከዚህ ጋር በተያያዘ ደህንነትን ስታያይዘውል የአረብ እስራኤላውያን የእርስ በርሳቸውን በአንድ በኩል እርስ በርሳቸው ይገዳደላሉ። ደም መጋባት ወይም ደም መበቀል የሚል ሁኔታ እንደ ባህል አንዱ ቤተሰብ ከሌላው ጋር ከተጣላ እርስ በርሳቸው የሚጋደሉበት ሁኔታ አለ። አሁን ስልጣን ላይ ያለው መንግስት ደግሞ ይህን ነገር መቆጣጠር አቅቶት አይደለም፣ ኃይል ሳይኖረው ቀርቶት አይደለም። ግን መንግስትም በል እንጂ ከታች ደግሞ ይህንን ጉዳዩ የሚመለከተው ሚኒስትር ቤንግቪር የሀገር ውስጥ ደህንነት እንግዲህ ብሔራዊ ደህንነት ጥበቃ በዚህ ኃላፊነት ተሰጡት የሚሰራው እንዴት ነው የተውና ቸል ያለው መስሎ ይታያል። ልብ ብለ ከሆነ ወደ አንዳንድ የአረብ ገጠሮች ከተሞች ጉብኝት ሲሄዱ ተሰዳድ በጣም ተዋርደው የሚመለሱበት ሁኔታ አለ። በሚኒስትርነት ደረጃ ራሱ ከማንም ተራግለ እነሱ የሚኖሩት ነዋሪዎች ብሶታቸውን ነው የሚገልጹት። እናንተ ነገሩን ማረጋጋት ሳይሆን እያባባሳችሁ፣ አንተ ሚኒስትር በፍጹም ስራ እየሰራ አይደለም ሲሉ ሚኒስትሩ ይተቸ ከእነሱ ጋር ሲሰዳደብ ታያለ። ማለት የፈለጉት ምንድን ነው? ከአሁን በፊት የነበረው ስልጣን ላይ ያለው መንግስት እኮ ሌሎቹ ስልጣን ቦታው አሁን ቁጥሩ ሟቾቹ ቁጥር እርስ በርስ ሲገዳደሉ ቁጥሩ በጣም የትና የተለየ ነው። አሁን 2025 ዓመተ ምህረት በዚህ እርስ በርስ በመገዳደል ወደ 252 የሚሆኑ አረብ እስራኤላውያን ህይወታቸው አልፏል፣ ተገድለዋል። አሁን ራሱ አመቱ አላለቀም ከ160 በላይ ባለሰዓቱ ወደ 167 የሚሆን እንዲያውም በየደቂቃው ይቆስላሉ ይሞታል የሚል ዜናም እንሰማለን። ምን ማለት ፈልጌ ነው? ይሄ ነገ ከነገ በኋላ አልፎ እስራኤል ዲሞክራሲ እንደመሆኗ መጠን ህግን ማስከበር ለራሷ ስትል ራሱ ለመፈራትና ህግና ደንቡን ለማስከበር ስትል የምትሰራው ስራ የመጀመሪያው ስራ ነበር። ግን ይህን ቸል ማለቱ ሁኔታ ነገ አልፎ ወደ ይሁዳውያን ማህበረሰብ እንዲሁም እየመጣም ነው። እያንዳንዱ መሳሪያ ያለው ያለ ህግ በመሳሪያው የፈለገውን ማድረግ ይችላል። የወንበዴዎችን እንቅስቃሴ ሁለተው ስታይ እንዴ እች መንግስት አለ ዲሞክራቲ ተላገን እንዴት ያለንበት ሁኔታ ምን ሰዎች ወጣው መመለስ ያልቻሉበት ሁኔታ አለ። ይህን ስታይ ያለንበት ሁኔታ በአረቡ ማህበረሰብ እርስ በርሳቸው ተገዳደሉ እሳየው የሚሉን ስሰማ እንዴ አብረህ እየኖርክ እኮ ነው፣ ነገ ይህ ሁኔታ ዘልቆ ወደ አንተም ሊመጣ ይችላል፣ አንተ ቤትም ሊያንኳኳ ይችላል። ይህ ነገር የማይረዱበት ሁኔታ ስታይ ያሳዝናል። ማለት
0: የስልክ ችግር አለ ወይ መልሰን እንደውልልህ፣ አንዳንዴ ይቆራረጣልና እስኪ መልሰን እንደውልልህ።

ጥላውን አሁን ስልክ መስመሩ የተስተካከለ ይመስልናል። እንግዲህ የእስራኤል አረቦች ያው እንደ ማንኛውም የእስራኤል ዜጋ የሚኖሩ ናቸው እና በእያንዳንዱ ሰፈር በእያንዳንዱ ቦታ እስራኤል የጸጥታ ጥበቃ አካላትን በማሰማራት ሌላውን አካባቢ ሁሉ

0: በጎዳና ተማሪ አካባቢ ያሉትን ወደድንም ጠላንም እነዚህ አንድ ናቸው ቤተሰቦች ናቸው ምን ማለት ፈልጌ ነው አሁን ያለው ሁኔታ ከህግና ደም ወይ ከደንነት ጥበቃ ዜጎች እዚህ ውስጥ ተቀምጦ ማለት ነው እዚህ ማል ከተማ ተቀምጠው ጧት ወጣው ማታ የማይመለሱበት ሁኔታ አለ ለምን የሚል ጥያቄ ባረብ እስራኤላውያኖች ምንነሳ ጥያቄ አይደለም በይሁዳውያንም በኩል ለምንድነው መፍትሄ የሌለው ሲባል ምንም መፍትሄ የለም እንዲያውም አንዳንድ ፖለቲከኞች በሚያሳዘን ሁኔታ እርስ በርሳቸው ቢገዳደሉኛ ምናገባን የሚሉበት ሁኔታ ነው ህግና ደም ማስከበር ከተባለ ነገ እኛ ጋር አልፎ መንጣቱ ስለማይቀር ያ ብቻ አይደለም እነዚህ ሀገራችን ውስጥ ያሉትና ከውጭ ያሉት አንድ ልብ መሆን ሁኔታው ነው ቀድም ያልነው መጀመሪያ ወረስ የነበረው ወደዋና ተማራካ ቢኖርቱ ነዋሪዎች አንዳንድ ሁሉ ማለት አይደለም አንዳንዶቹ ወደ ቦታቸው በመሄድ ጠብ በመጫር የሚያደርጉት አምባጓሮ በተመለከተ ቀድም ያልኩት ወታደር እጥረት ያለብን ብዛት ያለው በሾችን ቆጣብሮታት ቦታ ይገኛሉ እነሱም ኑሮው ከፋን ብለው እዚህም ደግሞ በተመሳሳይ ሁኔታ በይሁዳውያን ላይ አምባጓር ወይም ደግሞ አመጽ ጀመሩ ማለት ለኛ የሚጠብቀን ሁኔታ ምንድነው ያን ስታዩ ለምን ቦታ ለምን ይሄ ነገር አይታሰብበት ይመስል ጥያቄ ሁላችንም አረብ እስራኤላን ብቻ አይደለም ይሁዳን በከፍተኛ ሁኔታ እያሳሰበ ይታያል ያ ስልጣን ላይ ያለው መንግስት ይወለ ቢቻል እነዚህን ሰዎች ማስወጣት ከሆነ ለምሳሌ የስሙት ሪቷን ነው አላማ ምን ነበር ቅድም ያልኩትኝ ሲጀምር አላማው ህልሙ እነዚህን ሰዎች ማስወጣት ማባረር ሲከፋቸው ለቅህዳሉ ከዛም እኛ መንግራ ቤቶችን ይተር ይሁዳውያን ቢሆንና ቢሳከደስ ባለን ነበር ግን መንገዱ ያን አይደለም መገዳደል እንደገና ሁከት ሽብር ፈጥራ ድርጊት ይነነን አይደለም እነዚህ አረብ ሳይላባን ይሁዳውያንም ራሱ ጥሩንግ የማይተግበት ደረጃ ደርሰናል የዜጎች ደህንነት መጠበቅ ያን በቀጣይ መንግስትን የሚያሳስብና በከፍተኛ ሁኔታ ስራ ሊሰራበት የሚችል እንደሆነ እንግዲህ ሁላችንም ሁሉ የሚታዘበት ሁኔታ አለ በጣም መስከረኛ አጥያቂ ነው
1: በጣም ችግሩ የጨመረ ሲሄድ ሌላ ብሔራዊ ችግር የሚያመጣ ነው በቀላሉ የሚታይ ነገር አይደለም ምናልባት እንግዲህ በሚቀጥለው መንግስት መፍትሄ ያገኝ ይሆናል ብለን ተስፋ እናደርጋለን ሌላው ርዕሰ ጉዳያችን በዩክሬንና ሩሲያ መካከለም ጦርነት አለ እንዲሁም ደግሞ በእስራኤልና ቱርክ መካከል ውጥረት አለ እስኪ እንደ ሁለቱን ርዕሶች መቼም በእስራኤልን ጀምርና በቱርክ መካከል አጠራጠር አድርገህ ካለኝ ጊዜ አንጻር ተመልከታቸው
0: ያውልሽ የቱርክ ጉዳይ እስራኤልን በከፍተኛ ሁኔታ ያሳስባል ሰጠኝ ቱርክ አሁን ሁኔታውን ተጠቅማ ቦታውን ይዛው የነበረችው ኢራን ቦታውን ስትለቅ ቱርክ ወደ ውስጥ የገባችበት ሁኔታ አለ እስራኤል ይህንን የቱርክ ጦር ወደ ቦታው መግባትና የሶሪያን መንግስት መደጎም ማበረታታት የተለያዩ እንዴት ነው እርዳታዎችን በሚል ሰበብ የጦር ኃይሏን ወደ ቦታው ማስገበቱ እስራኤል በጥሩይን አታዩ ከዛ ለዛም ነው እንግዲህ እስራኤል በተጋጋሚ ተቆመው ቀይ መስመር አለ ትላለች እስራኤል ማለት ቱርክ ወታደሮቿንና አቅሟን ይበልጥ እንግዲህ እንዳንዳንድ መረጃዎች ደግሞ የቱርክ መንግስት ብዛት ያላቸውን የጦር ፋብሪካዎችንም ሆነ የጦር ስትራቴጂካዊ የሆኑ በጣም ሚዛን ለዋጭ የሆኑ ሶሪያ ምድር ላይ ማስቀመጥና መጀመር ይፈልጋል ያው አሳቦ የሶሪያን መንግስት እንደገና መደገፍ ከሚል የተነሳ አሁን ከሁለት ቀን በፊት እስራኤል የወሰደችው እርምጃ አለ እንግዲህ ተመልከት በሰሜን ሶሪያ ማለት ነው ከ ቱርክ አጓድ በጣም አጎራባች በሆነና 7 ኪሎ ሜትር ርቀት ባለው ቦታ ይሄ ጦር ሰፈር ካሁን በፊት ተደብድቧል 2007 ላይም የኦልመርት መንግስት ማለት ነው እዛ አካባቢ የሚቆጠሩ መሳሪያ አሳድ መንግስት ያካሄዳል በሚል የተደበደበበት ሁኔታ አለ እዛ አካባቢ ምድረ በዳ ነው ማለት ይቻላል ግን ያን ቱርክ ቦታውን ለመያዝና የጦር ኃይል እዛ ላይ ለመገንባት ያቀደችውን እቅድ እስራኤል መረጃው ደርሶኛል በሚል እዛ አካባቢ ፍጹም መሆን የለበትም በሚል እንግዲህ ያው እርምጃ ወስዳለች ማለት ይሄን እንደገና መገንባት የሚለውን የቱርክን እቅድ ለማፈናከልና ለማንኮላሸት በሚል አሁን ይህ ሁኔታ በእስራኤል በኩል ነው በቱርክ ወደ ሌላ ያልታሰበ ጦርነት መግባት በሚል እንግዲህ ብዙ ፍጥጫና ብዙ ክርክር አለ በእርግጥ ቱርክ ሀያል ነች እዚህ ላይ መረሳት የሌለበት ሰጠኝ ቱርክ ማለት በናቶ ድርጅት አባል ነች በዚህ ድርጅት ደግሞ ከአሜሪካ ቀጥላ በጦር ኃይሏ ሁለተኛ ቦታ ይሰጣታል የቱርክ ወታደር ኃይል በመደበኛ ወታደር ከሄድ ወደ 425 ወደ ግማሽ ሚሊዮን የሚጠጉ ወታደሮች ከዛም በተጠባበቀ ወደ 380 የሚሆኑ ተጠባበቀ ወታደሮች እና ዘመናዊ የጦር መሳሪያዎችን ታጠቀች በጣም ማትናቅና እንዲሁ እንዴት ነው የምትታይ አገር አይደለችም ወደ ጦርነት መግባቱ ጥሩ ነገር አይደለም ይህን ስል እስራኤል ደካማ ነች ማለት አይደለም እስራኤልም ባልትናነት ሁኔታ ኃይሉ አላት ግን እነዚህ ሁለት ሀያ ወደ ጦርነት ገቡ ማለት ያው ጉዳቱ እንጂ ምንም ያመጣው ነገር ስለማይኖር ከወዲሁ ግን በእስራኤል በኩል ያለው ሁኔታ ዲፕሎማሲን ማስመረጡ ይቻላል ለምድር ዲፕሎማሲ ሲባል እንግዲህ አንዳንዶች ይሉትኝ ከቱርክ ጋር በጦርነት ኃይል ማሳየትና አቅድን ይህ እንዴት ነው በኃይል የማሰቡን ሁኔታ

0: ይህንን ወደኋላ የክፉ ቀን አማራጭ ከሌለ ኃይልን ትጠቀማለህ። ከዛ በፊት ግን ነገሮችን እልባት ለማግኘት የቱርክ ጦር ሰራዊት ወይም ቱርክ አጠቃላይ ሶሪያ ምድር ላይ እንዳትገባና እግሯን ወይም እጇን እንዳትር ካስፈለገ፣ ለምሳሌ የቱርኩ ፕሬዚዳንት አርዶዋን የአሜሪካ ፕሬዚዳንት ዶናልድ ትራምፕ ወዳጅ ናቸው፣ በአሜሪካ በኩል ነገሩን መፍትሄ ማፈላለግ ይቻላል። ሌላው ቱርክ የናቶ ድርጅት አባል ስትሆን ከሌሎች አውሮፓ ሀገሮች ጋርም በእነሱ አማካኝነት እልባት ማግኘት ማለት የእስራኤል ጥቅም ከማስጠበቅ የተነሳ የዲፕሎማሲው ቦታ ሳይሰጠው በእንደዚህ አይነት ሁኔታ ግን እርምጃ የመውሰዱ ሳናስበው እንደውም የሚጠላን አርዶዋን ወደ ጦርነት ከገባን የምናገኘው ጥቅም ምንድን ነው ሲባል አንዳንድ የጦር ጀነራሎችና ሁኔታውን ከቅርብ ከታተሉ ስታይ እስራኤል የምትወስደው ነገር በእርግጥ የምትናገረው ነገር ትክክል ነው፣ ግን በውሳኔ ደረጃና የምታደርገው ሁኔታ ስናይ ግን ምናልባት ወደ ጦርነት እንዳንገባ የምፍራቻ አለ። ስለዚህ ቱርክ አዋጭ አይደለም እና ከአቅም ጋር ሁኔታውንም ስናየው እንደማይጠቅም ስለሚታወቅ ዲፕሎማሲውን ቦታ እነሱ የሚሉ አባባሎች አሉ። የምደግፈው ሀሳብ ያለ
1: የሩሲያና ዩክሬን ጦርነት እንደው በአንድ ደቂቃ ጊዜ የለንም።
0: ይኸውልሽ ሩሲያ ዩክሬን እንግዲህ ሁለቱ እየተጎዳዱ ነው። እነሆ ከአራት ዓመት በላይ በሁለቱም ወገኖች ብዛት ያላቸው የህይወት መስዋዕትነት ኢኮኖሚያቸው በከፍተኛ ሁኔታ በጣም እየተጎሳቀለ እንደው ጊዜ ቢኖረን ብዙ ባወራን ነበር፣ ግን ካለን ጊዜ አንጻር ዩክሬን ማለት ከአውሮፓ ሀገሮች እርዳታ ባታገኝ ኖሮ ዩክሬን እስካሁን ድረስ የለችም፣ በሩሲያ ተወራ ነበር። ግን የጀርባ አጥንቷ የመጀመሪያ በባይደን መንግስት አሜሪካ ነበረች። ከዛ በኋላ ግን ትራምፕ ትንሽ እጁን ወደኋላ ያደረገበት ሁኔታ አለ። አውሮፓ ሀገሮች ግን እያገዟት አሁን ከደረሱበት ደረጃ ትደርሳለች። ሩሲያ ደግሞ ባለ በሌለ ኃይሏ እንዲሁም በተወሰኑ ሰዓታት ዩክሬን ቆጣጠር ያለችው እነሆ አራተኛ ዓመት ያስቆጠረው ከፍተኛ ጉዳት ያው ሩሲያ ለሌሎች ነዳጅ ታድልና ትሸጥ የነበረችው አሁን ነዳጅ ከሌሎች ሀገሮች እየገዛች ነው። ዜጎች ከሰላሳ ሊትር በላይ በቀን ነዳጅ መግዛት እንዳይችሉ ታግዶባቸው፣ ይህን ስታይ የሩሲያን ወደታች መውረድና መጉሳት ያንን ግን መጨረሻ ይህ አራተኛ ዓመት ያስቆጠረው ጦርነት ሁኔታውን ስናየው ዩክሬን እች ትንሿን የተናቀችው እስካሁን ድረስ እንደምተፍጨርጭር የደረሰችበት ሁኔታ አለ። ምናልባት አሜሪካ ከጎኗ ካለች የአውሮፓ ሀገሮች እንኳን አሉ፣ ምናልባት ወደፊትም ያው እንደ ትንሽ የመሰንበት ሁኔታ። በሩሲያ በኩል ካየን ግን ሩሲያ ሁኔታውን አይታ ማይሆንና ማይመች ከሆነ ምናልባት ከሌሎች ጎረቤት የአውሮፓ ሀገሮችን ጠባጫሪነት የመጫር ሁኔታ፣ ምክንያቱም አማራጭ ከሌላትና ሁኔታው እንደማይፈታ ካወቀች ሌሎችን ከአጠገብ የሚገቱ የአውሮፓ ሀገሮችን የናቶ ድርጅት አባል የሆኑትን የመጫር ሁኔታ በእነሱ ላይ ጥቃት ማድረስ እና ሌሎችን በእሷ ላይ ጦርነት በእንደዚህ አይነት ሁኔታ ልክ ሊጀምር ነው ፍራቻ ሲል ወደ ጠረጴዛ ዙሪያ በመሄድ ሁኔታውን እልባት ለማግኘት የመጨረሻው እድሏ እንግዲህ የሚሆነው ሩሲያ ያን ነው ብዬ ገምታለሁ። አሁኑ ግን ሁኔታውን ስናየው መገዳደሉ አለ፣ ሩሲያ በዩክሬን፣ ዩክሬን በሩሲያ በሚገርም ሁኔታ ብዛት፣ ግን ሁለቱም ኢኮኖሚያቸው እየጋየ ነው፣ ሁለቱም የራሳቸው የእያንዳንዱ ችግር አለባቸው። ሁኔታውን የውጭ ሀገር እልባት እጅ አሜሪካ፣ ሌሎች የአውሮፓ ሀገሮች ውስጥ እጃቸውን ካልሰደዱ ሁለቱ እንዴት ነው ተረተው የሚል ሁኔታ እናይም። ይሄ አነጋጋሪ ነው፣ ይቀጥላል ማነጋገር
1: እናየዋለን። ጥላሁን በጣም ነው እናመሰግን። መልካም ቀን፣ መልካም ሰንበት።
0: አመሰግናለሁ።
1: ቻው ቻው።

ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን ሰነበታችሁልን? ይህ ሳምንታዊ የመዝናኛ ዝግጅታችን ነው። እናንተን ያዝናኑ ያስተምራሉ ያላችሁን የተለያዩ ጽሁፎችን እናቀርባለን። አብራችሁን ቆዩ። ወርቅነሽ እሸቴ ነኝ። ስናነብ ያገኘናቸው አስተማሪ አባባሎች እንዲህ ይላሉ። አገር ምትጎዳው አስበው መናገር ሲገባቸው ተናግረው በሚያስቡ ሰዎች ነው። ያለማችን ውዱ ፈሳሽ እንባ ነው። 1% ውሃና 99% ስሜትን ይዟል። መስጠትን የተማርኩት ተርፎኝ ሳይሆን ማጣትን ስለማውቀው ነው። ሁላችንም ራሳችን ማየት ብንችል ኖሮ የሰዎችን ስህተት ለማየት ጊዜ ባልኖረን ነበር። በምናገኘው ህይወታችንን ስንመራ በምንሰጠው ደግሞ ህይወትን እንሰራለን። ሰውን በዘሩ ምክንያት መጥላት ብቻ ሳይሆን በዘሩ ምክንያት መውደድም ኃጢአት ነው። ፍቅርና ሞት የሚያመሳስላቸው ነገር አለ። ሁለቱም ያለቀጠሮ ነው የሚመጡት። በሰው እርግጠኛ መሆን ያለብህ አንድ ነገር ቢኖር ስትሞት እንደሚቀብርህ ብቻ ነው። ለመጀመር ትልቅ መሆን አይጠበቅብህም። ትልቅ ለመሆን ግን መጀመር አለብህ። 99% የሚሆኑ ሰዎች ሐሳብህን ከተጠራጠሩት እጅጉን ተሳስተሃል፣ አለያም ታሪክ ልትሰራ ነው። ሰዎች በመታቀደው እቅድ ካልሳቁ ወይም ካልተገረሙ እቅድህ ትንሽ ነው ማለት ነው። ያንድ ሰው ሁለት ህይወት አለው። ሁለተኛው የሚጀምረው ህይወት አንድ ብቻ መሆኗን ሲረዳ ነው። ማሰብ መፈልገው ልቤን ስለሰበረው ሰው ሳይሆን በሰባራ ልብ እንዴት መኖር እንደሚቻል ስላሳየኝ ሰው ነው። ድሃ ሆነህ መፈጠርህ ያንተ ጥፋት አይደለም። ድሃ ሆነህ መሞትህ ግን ጥፋቱ የራስህ ነው። አንተ እንደገባህ እንጂ ሰዎች እንደተረዱህ አትኖር። መቼም ቢሆን በመጥፎ ሰዎች ምክንያት ጥሩነትህን አትተው። ጠንካራ ሰው ከጨለማው በስተጀርባ ብርሃን ይታየዋል። መኖር የምትጀምረው ስለ ሰው ማሰብ ስታቆም ነው። ሰዎች ስለ አንተ ጥሩ ነገር በሰሙ ጊዜ እውነት ለመሆኑ ካንተ ጠይቀው ያረጋግጣሉ። ነገር ግን ስለ አንተ መጥፎ ነገር በሰሙ ጊዜ ሳይጠይቁህ ያምናሉ። የድል መስኮት በራሱ አይከፈትም፣ ከባዱ ጣውረድን ይጠይቃል እንጂ። ማንም ቢሆን ትናንትን ለመግዛት በቂ ገንዘብ የለውም። ነገር ግን ጠንክሮ ከሰራ ነገ የእርሱ ይሆናል። የረጅም ጊዜ እቅድ ስናስብ ልናማክራቸው የማይገባ ለዛሬ ደስታችን እንጂ ለነገኛነታችን የማይጠቅሙን አንዳንድ ሰዎች በዙሪያችን ስላሉ ለይተን ማወቅ ይጠበቅብናል። የምትወደውን ለማግኘት መታገል አለብህ፣ አለበለዚያ ያገኘውን ለመቀበል ትገደዳለህ። ሌት ተቀን ሌላ እንድትሆን በሚገፋፋህ ዓለም ውስጥ ሆነህ ራስህን ሆኖ መገኘት ትልቅ ውጤት ነው። መሪነት ጥበብ እንጂ ጉልበት አይደለም። እንዴት እንደሚነበብ ካወቅን ሰው ሁሉ መጽሐፍ ነው። ሁሌም ጥግ ቆመህ ለምን ይዘንባል ብለህ አታማርር። ጃንጥላ ይዘህ በዝናብ መጓዝን ልመድ። ሰውን ስትቀርብ ልክ ይኑርህ። በጣም ጣፋጭ አትሁን፣ ተልሰህ ታልቃለህ። በጣም መራርም አትሁን፣ ትጠላለህ። ቤት ውስጥ ሸረሪት ድር ቢያደራ ድሩን ማጽዳት ዘለቄታዊ መፍትሄ ሊሆን አይችልም፣ ሸረሪቷን ማስወገድ እንጂ። ዛሬ በውሸታሞች የተዋሸኸው ውሸት ስሜትህን ከመጉዳትም አልፎ ነገ እውነተኛ ሰዎችን እንዳታምን ያደርግሃል። ርቀህ ከመሄድ በፊት መንገድህ ልክ መሆኑን እርግጠኛ ሁን። ብልሆች እውቀትን ይከተላሉ፣ የዋሆች ደግሞ ሰዎችን ይከተላሉ። እንዳታጣ ተስፋ፣ ችግርህ በርትቶ ያለ ቅጥ ቢሰፋ፣ ጨለማው አይሎ ብርሃንህ ቢጠፋ፣ ፀሐይዋ ጠልቃብህ ካፊያውን ቢያካፋ፣ የሕይወቱ ጣውረድ ቢሆንም የሚያለፋ፣ መሸማቀቅ በስቶ አንገትህን ብደፋ፣ ይህም ያልፋል የሚል እንዳታጣ ተስፋ። ግጥሙን ያገኘ ነው ኢንተርኔት ድረገጽ ላይ ነው። ብዕር አለቀሰ፣ ገጣሚ መቅደስ ጀንበሩ። በዱልድም ቢቀርጹት ብዕር አለቀሰ፣ መልካም ቀለም ሳይሆን ደም እያፈሰሰ። ያላሰበው ቢጻፍ ያሰበው ተውጦ፣ እውነት ሲጨነግፍ እብለት ሲታይ በልጦ፣ ውሸት ነፍስ ዘርቶ ደምቆ ገዝፎ ጎልቶ፣ ሲባባሉ አበጀ በንባው ሲጠቀሙ፣ ሐሰትን አስውበው እውነት ሲያስመስሉ፣ ቢሰለቸው ጊዜ ዋሽቶ ማባበሉ፣
ጥቁር ቀለም ሳይሆን ደም ያፈሰሰ በዱልዱም ቢቀርጹት ብዕር አለቀሰ። ዝግጅታችን እንደቀጠለ ነው። አሁን አንድ ሙዚቃ እንጋብዛችሁና ተመልሰን እንገናኛለን።

እያንዳንዱ ሰው የራሱ የሆነ ተሰጥኦና ችሎታ አለው። እያንዳንዱ ሰው በሚሰራው ስራ ለአካባቢው የሚያበረክተው አስተዋጽኦ እንዳለ ይታወቃል። የሰዎች ተሰጥኦ የተለያየ ነው ብለናል። ታዲያ መልካም ነገር የታደሉ ሰዎች በሚውሉበት አካባቢ በሚሰሩበት ቦታ ሁሉ መልካም ነገርን እንዲሰሩ የአካባቢው ሁኔታ ይወስነዋል። ለምሳሌ ቅንና ደግ የሆኑ ኃላፊዎች ያላቸው ሰራተኞች ሙሉ ዕውቀታቸውን ስራቸው ላይ እንዲያውሉ የሚያግዳቸው መስመር ስለሌለ መልካም ነገርን እንዲሰሩ ምናልባትም በታላቅ ደረጃ ተሰጥኦ ያላቸው ከሆኑ ለዓለማችን የአንድ ችግር መፍትሄ የሚዘይዱ ሆነው ይገኛሉ። በዓለማችን ታሪክም እንደምናየው ታላላቅ ሳይንቲስቶች፣ ጸሐፊዎች ወይም በሌላ ሙያ የተሰማሩ ግለሰቦች ለሁሉም ህዝብ መፍትሄ ወይም ያለምን ዕውነታ ያሳወቁ ሰዎች ይህን አጋጣሚ ያገኙ ናቸው። በአንጻሩ ደግሞ በዙሪያችን ያሉ ሰዎች የሚሰሩት መልካም ስራ ይፋ እንዳይወጣ የሚፈልጉ፣ ሁሉም ነገር በእነሱ ቁጥጥር ስር ብቻ እንዲሆን የሚፈልጉ ደግሞ ስንት ብሩህ አምሮና ተሰጥኦ ያላቸውን የዚህች ዓለም ገጸ በረከቶች መክሊታቸውን እንዳያበረክቱ ያደርጋሉ። እንደዚህ አይነት አጋጣሚዎች ዕውቀት ያላቸው ሰዎች ቦታና ተቀባይነትን ሲያጡ ወደ ሌላ ሀገር እንዲኮበልሉ የሚያደርጉ አጋጣሚዎች መሆናቸው ይገለጻል። ስለሆነም በመጀመሪያ እንደገለጽነው ሰዎች በተሰጧቸው የሚችሉትን ለማበረከት ያላቸው ዕውቀት በቂ አይደለም፣ በአካባቢያቸውና በዙሪያቸው ያሉ ሰዎች ተጽዕኖ ጭምር እንጂ።

በዚች ዓለም ላይ ታላቁ ስኬት በጋራ ማደግ ነው። የኛ ማደግ ትልቅ ድርሻ የሚኖረው አጠገባችን ያሉ ጓደኞቻችን ማደግ ሲችሉ ነው። በዚች ዓለም ላይ ሌላውን እየጣሉ የሚደረግ የብቻ ስኬትና እድገት መጨረሻው አያምርም። የበለጠ ከፍ ማለት ከፈለግን ሌሎችን ይዘን በመተባበር በጋራ ለማደግ እንጣር። በመጨረሻም የሚያንጸባርቅ ስኬት ወደኛ ይመጣል። ሰዎች መልካም አድርገህላቸው ምላሻቸው ተቃራኒ ቢሆን አትዘንባቸው። ምክንያቱም ማንም የሌለውን አይሰጥም። ሰዎች ስላንተ ክፉ የሚያስቡና ክፉ ነገር የሚያደርጉብህ አንተ ክፉ ሆነህ ላይሆን ይችላል። ግን በሰዎች ውስጥ ያለው የሰዎች ስሜት ማንነታቸውን አግንኖ ስለሚያወጣው ጥሩ ያልሆኑ ነገሮችን ማሰብ ይቀላቸዋል። ስለሆነም ሰዎችን መረዳት ብትችል መልካም ነው። አንተ ብቻ ሁሌም መልካም ነገርን አድርግ። ከቤተሰብ ጋር በስራ ቦታም ሆነ በቅርባችን ከምናገኛቸው ሰዎች ስለምናገኘው ነገር ከመጨነቅ በፊት ለሰዎች የምንሰጠውን ፍቅርና አክብሮት እናስብ። ከሰጠንና ካከበርን የምንቀበለው ሰላምና ክብር ከምንሰጠው የበለጠ ይሆናል። ነጋዴ እንኳን ከሚሸጠው ዕቃ ይልቅ ለደንበኞቹ የሚያሳየው ክብርና አክብሮት ደንበኞቹ ወደ እሱ እንዲሳቡ ያደርጋቸዋል። ልትቆጣጠራቸው የማትችለው ነገሮች ላይ ጊዜህን ለማጥፋት አትሞክር። በዕለት ከዕለት እንቅስቃሴህ ተጽዕኖ ማሳደርና መለወጥ የምትችላቸው ነገሮች ላይ ብቻ ትኩረት አድርግ። የማትችለው ሁኔታ ላይ ጊዜ ማጥፋት ነፋስን ለመጨበጥ እንደመሞከር ስለሆነ ጊዜህን አታጥፋ። ሕይወታችን በደስታ ለመምራት ራሳችን ከሌሎች ጋር አናወዳድር። ለአንዱ ያለው ለሌላው የለውምና እኛ ያለን ነገር ካጣነው የበለጠ መሆኑን ማመን ይገባናል። ሕይወታችን የምንመራው በውድድር ሳይሆን በዚች ዓለም ላይ እስካለን ድረስ ደስተኛ ሆነን ለማሳለፍና ለቀሪው ትውልድ ጥለን የምናልፈውን መልካም ጥሪት በማሰብ መሆን አለበት። ሕይወት ረዥም አይደለችምና መስራት በምትችልበት ጊዜ ሁሉ ሰዎችን የማይጎዳና ቋሚ ነገሮችን ለመስራት አስብ።

ዓለምህ እንዴት ናት? እንዴት ነህ ወንድሜ? ሞቀ ሆይ በረደህ? ህይወት ምን ይመስላል? አገኘ ሆይ አጣ? ዘመንህ እንዴት ነው? ሰጠ ሆይ ተቀበልህ? ዓለምህ እንዴት ናት? ደላ ሆይ ቸገረ? ዓለሜ ደህና ናት። ምን ይጎልባታል? ባለ ብዙ ቀለም ልጆች ሞልተዋታል። አንዱ ሲመራመር ሌላው ህግ ያወጣል። አንዱ ከሳይ ሲሆን ሌላኛው ይፈርዳል፣ ሌላኛው ይቀጣል። ያለሜ ልጆቿ ምድርን የሞሉ ያምለኔ እጣ የሚጣጣሉ ብዙ ማይግባቡ ሸንጎ ይወጣሉ። አንዱ አንዱን ለመጣል ቡጢ ሲታገሉ ሺ ዘመን አለፈ ህይወትን ሳይኖሩ። እና ምህት ዓለም እንዲናት ዓለሜ ማትጎሌ ማትሞላ ምቹም አይደለችም ጭራሽ ማደላ። ወንድሜ ከኛም ቤት እንዲህ ነው ቅራኔው በርክቷል። ያንዱ ደስታ ላንዱ ህመም ይሆነዋል። አንዱ ሲሳካለት ሌላውን ያማዋል። ታዲያ ዓለም ምን አረገች? ያንተን አልወሰደች ሌላውን አልቀማች። ታዲያ ዓለም ምን አረገች? ያንተን አልወሰደች ሌላውን አልቀማች። ምናልባት አዳልታብን ይሆን? ዕውቀትን ስትፈትት ሀብትን ስትደለድል ጸባይን ስታድል ጸባይ ሲሆናል። ሰዎቹ ዕውቀታቸው እጅግ የመጠቀ ባህላቸው ህብር ጎልቶ የደመቀ። ታዲያ ምን ይሆናል? ደስተኛ አይደለንም። ብንደክም ብንታክት አይሳካልንም። ታታሪው ወንድሜ ሌት ተቀን ሚጥረው ሲተክዛ ያለው ሁሌም እየከፋው የጎደለን ነገር ውሎ አይታወቅም። ብቻ ትናንት ዛሬም ነገም ደስ ብሎን አያውቅም። በል ወንድሜ በአዲሱ ዓመት ክብር እንገናኝና ስለ ሕይወት እናስብ እንይ እንደገና።

የተከበራችሁ አድማጮቻችን የዛሬው መዝናኛ ዝግጅታችን ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። ወርቅነሽ እሸቴ ነኝ። በሚቀጥለው የመዝናኛ ዝግጅት እስክንገናኝ ቸርን ሰንብቱ።

የተከበራችሁ አድማጮቻችን የዕለተ ሰንበት ከሰዓት ባለው ፕሮግራማችን ዝላይ የተጠናቀቀ ነው። ከኛ ጋር ለነበራችሁ ቆይታ ከፍ ያለ ምስጋና እናቀርባለን። ለባልደረባችን ጥላሁን መልኬና እንዲሁም ለቴክኒክ ባለሙያችን አላናይዳኖቭ እናመሰግናለን። ምሽት 7 ሰዓት ላይ ደግሞ እንደገና እንገናኛለን። በያላችሁበት መልካም ሰንበት መልካም ቀን እንዲሆን እንመኛለን። በደህና ዋሉ።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። የዕለተ ቅዳሜ የምሽት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ሳምንት እንዲሆን እንመኛለን። ዛሬ ለቱ እንደ እብራን ዘመን አቆጣጠር ዮም ሻባት ቴት በኤሉል ታፍሽን ፔቫቭ ሲሆን እንደ አውሮፓን ዘመን አቆጣጠር ኦገስት 22 ቀን 2016 ዓ.ም ተመረተ ነው። እንደ ኢትዮጵያን ዘመን አቆጣጠር ደግሞ ነሐሴ 16 ቀን 2018 ዓ.ም ተመረተ ነው። የቴክኒክ ባለሙያችን አሳፍ ሙስኮቪች። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና ወቅታዊ ዘገባ እንዲሁም የተለያዩ መዝናኛ ፕሮግራሞችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንድትሆኑ አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያ ማርስተ ዜና። የመከላከያ ሚኒስትር እስራኤል ካጽ ቱርክ በሶሪያ ወታደራዊ የአየር ጦር ሰፈር የምታደርገውን እንቅስቃሴ እንድታቆም የሶሪያ ባለስልጣናትን ጠይቀን ነበር በማለት በድጋሚ ተናገረው። የሚሊኒኪን ፓርቲ መስራች ዮአብ አዶሚ ፓርቲያቸው ከሁሉም የጽናይ ፓርቲዎች ጋር መንግስት የመመስረት ፍላጎት ያለው መሆኑን ገለጹ። የኢራን ፓርቲ ሊቀመንበር ማንሱር አባስ የፍልስጤም ሀገር አለች ሁሉ እውቅና ሰጥቷታል በማለት ተናገሩ። በቱርክ የአሜሪካ አምባሳደርና የሶሪያ ልዩ መልእክተኛ ቶም ባራክ እስራኤል የራማታ ጎለንና አካባቢ በኃይል ተቆጣጥራ ይዛለች በማለት ተናገሩ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። የመከላከያ ሚኒስትር እስራኤል ካጽ ቱርክ በሶሪያ ወታደራዊ የአየር ጦር ሰፈር የምታደርገውን እንቅስቃሴ እንድታቆም የሶሪያ ባለስልጣናትን በድጋሚ ጠይቀን ነበር በማለት ተናገሩ። የመከላከያ ሚኒስትሩ ዛሬ ይፋ ባደረጉት መልእክት እንደገለጹት እስራኤል በሶሪያ እርምጃ ከመውሰዷ በፊት ማስጠንቀቂያ ሰጥታ ነበር። እንደ ወታደራዊ መረጃ ቱርክ የእስራኤልን ደህንነት ስጋት ውስጥ የሚከት ድርጊት ለመፈጸም አቅዳ ነበር። ከእስራኤል በኩል ለሶሪያ የቀረበው ማስጠንቀቂያም በአየር ክልሉ ጥቃት ከመፈጸማችን በፊት ለማስቀረት የተደረገ ሙከራ ነበር፣ ግን የሶሪያ መንግስት ባለስልጣናት አዎንታዊ ምላሽ ባለመስጠታቸው እርምጃ ለመውሰድ ተገደናል። በሶሪያ ሆኖ የእስራኤልን ሰላምና ደህንነት አደጋ ውስጥ ለሚጥል አካል ሁሉ እድል አንሰጠውም፣ ማንኛውንም ስጋት ለማስቀረት እንንቀሳቀሳለን ብሏል የመከላከያ ሚኒስትሩ። እስራኤል ካጽ በተጨማሪ እንዳሉት የቱርክ ፕሬዝዳንት ራጅፍ ታይብ አርዶዋን እጃቸውን ማሰሮ ውስጥ አስገብተው የግዴታ መመለስ ነበረባቸው ካሉ በኋላ የአሜሪካው የቱርክ አምባሳደርና የሶሪያው ልዩ መልእክተኛ በቱርክ የአሜሪካ አምባሳደርና የሶሪያው ልዩ መልእክተኛ ቶም ባራክ ከፕሬዝዳንት ትራምፕ አቋም በተቃራኒው እስራኤል የራማታ ጎላንን በኃይል ይዛለች ማለታቸው ተገቢነት የሌለው ነው በማለት ነቅፏል። የሚሊኒኪን ፓርቲ መስራች ዮአብ አዶሚ ፓርቲያቸው ከሁሉም የጽናይ ፓርቲዎች ጋር መንግስት የመመስረት ፍላጎት ያለው መሆኑን ገለጹ። ዮአብ አዶሚ ከረሸት ቤት ራዲዮ ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ እንደገለጹት የፓርቲያቸው መሰረታዊ ነገሮች ከተሟሉ ከማንኛውም የጽናይ ፓርቲ ጋር መንግስት የመመስረት ችግር እንደሌለባቸው ገልጸው ይሁን እንጂ ከሃሬዲምና አረብ ፓርቲዎች ጋር መንግስት አንመሰረትም ብለዋል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከሚመሩት አስተዳደር ጋር አብረው መንግስት ይመሰርታሉን ተብለው ለተጠየቁት ዮአብ አዶሚ ሲመልሱ ኔታንያሁ ዋና ጉዳይ አይደሉም፣ ዋናው ጉዳይ እስራኤል ሀገር ናት። ኔታንያሁ ጽዮናዊ መንግስት ማዋቀር ከቻሉ ነገሩ የሚታይ ይሆናል፣ ግን ለጊዜው ከሃሬዲም ፓርቲዎች ጋር ያላቸውን ጥምረት ካልተው ጽዮናዊ መንግስት የለም። ከቻሉ እኛ ሰዎች ላይ ሳይሆን ዋናው አላማችን ላይ ነው ትኩረት የምናደርገው ብሏል የሚሊኒኪን ፓርቲ መስራች ዮአብ አዶሚ። በዮርዳንና ሰማሪያ ቀበሌዎች በዮርዳንና ፍልስጤማውያን መካከል የሚፈጠሩ ግጭቶች እየጨመሩ መሄዳቸው ተገለጸ። በተጠባባቂው ጦር የሚያገለግሉት ሜጀር ጀነራል አሞስ ጊላድ በዮርዳንና ሰማሪያ ቀበሌዎች ያለው ግጭት ከፍተኛ የደህንነት ችግር እንደሚያመጣና እስራኤልን ከዓለም እንድትገለል ሊያደርግ የሚችል መሆኑን አስጠንቅቀዋል። የጦር መኮንኑ ከረሸት ቤት ራዲዮ ጣቢያ ጋር ባካሄዱት ቃለ ምልልስ እንደገለጹት በዮርዳኖስና ሰማርያ ቀበሌዎች ጸጥታ የሚያደፈርሱ ይሁዳን ሆም ብለው ሽብር ጥቃት የሚፈጽሙ ናቸው። ይህ ጉዳይ በእስራኤል ላይ ጥላቻና ጥቃትን ያስከትላል። በአካባቢው ራሱን የቻለ አሰራር አለ። ጥቃቱም የሚኒስትር ስሞትሪችን ስትራቴጂካዊ አካሄድ ለመፈጸም ፍልስጤማንን ከቦታቸው ለማስለቀቅ የሚደረግ ጥረት ነው። ሁሉም ነገር ስሞትሪች በ2017 ዓ.ም ተመረጠ በጻፉት ሰነድ ላይ ሰፍሮ ይገኛል። ያንንም ተግባራዊ እያደረጉ ነው። በዮርዳኖስና ሰማርያ ቀበሌዎች ችግር የሚፈጥሩ ይሁዳውያን አቅደውና በሌሎች ላይ ቁጣ እንዲፈጠር ለማድረግ ነው። ይህ ደግሞ እኛን ብቻችን እንድንቀር ያደርጋል። ሁሉም ያልኩት ነገር ሊፈጸም ተቃርቧል። ድርጊቱ እስራኤልን በዓለም አቀፍ መድረክ እንድትገለል ብቻ ሳይሆን በአካባቢውም ግጭት እንዲፈጠር የሚያደርግ ነው። ግጭቱም ከባድ ይሆናል ብለዋል ሜጀር ጀነራል አሞስ ጊላድ። የኢራን ፓርቲ ሊቀመንበር ማንሱር አባስ የፍልስጤም ሀገር አለች፣ ዓለም ሁሉ እውቅና ሰጥቷታል በማለት ተናገሩ። የክኔሴት አባል ማንሱር አባስ ዛሬ በታይቤ በተካሄደው የኢራን ፓርቲ ጉባኤ ወቅት ባሰሙት ንግግር የፍልስጤም ሀገር አለች፣ ከእስራኤልና አሜሪካ ውጭ ዓለም ያውቃታል ካሉ በኋላ የኢራን ፓርቲ በእስራኤልና ፍልስጤማውያን መካከል ሰላም የማምጣት ፍላጎት አለው። በእስራኤል የሚኖሩ አረቦች ሰላም እንዲሰፍን መሸጋገሪያ ድልድዮች ናቸው። ከሌሎች ጋር በትብብርና በስምምነት ለመስራትም ዝግጆች ነን ብለዋል። የኢራን ፓርቲ ሊቀመንበር ማንሱር አባስ ዛሬ በረሃት ከተማ ለመጪው ክኔሴት የፓርቲውን ወኪሎች ለመምረጥ በተሰየመው ጉባኤው ሲጠናቀቅ ሊቀመንበሩ እንዳሉት አዳዲስ አባላትን ለመጨመር ተፈቅዶልናል፣ ውይይቱም ጥሩ ነበር ብለዋል። ካዛ ወደ ደቡብ እስራኤል ክልል ዛሬም አፊፎን የተሰኘው ፊኛማ ጉዳት አድራሽ መሳሪያ ተላከ። ሁለት አፊፎንም ወደ እስራኤል ክልል መላካቸው ታውቋል። ከአንድ ቀን በፊትም በተመሳሳይ ሁኔታ አንድ አፊፎን ተልኳል። የአዛ ሰርጤ ወደፊት እጣ ፈንታ የተሰኘው እንቅስቃሴ ተንሳፋፊ ፊኛዎች ካዛ ወደ እስራኤል ክልል የገቡበትን ምክንያት መከላከያ እንዲያጣራ ጠይቋል። ይህ በእንዲህ እንዳለ እስራኤል ጦር ዛሬ ባዛ በወሰደው እርምጃ አንድ ሰው መገደሉ ተገልጿል። በሶሪያም ወደ እስራኤል ደህንነት ጥበቃ አካላት የቀረበ አንድ አሸባሪ ላይ እርምጃ ወስዷል። በሊባኖስም መከላከያ ሰራዊቱ ሌሊቱን እርምጃ መውሰዱ ተገልጿል። የሶሪያ ውጭ ጉዳይ ሚኒስትር እስራኤልን ጥቃት አውግዘዋል። ድርጊቱ የሶሪያን ሉዓላዊነት የተዳፈረ ነው ብለውታል። በቱርኪ አሜሪካ አምባሳደርና የሶሪያ ልዩ መልእክተኛ ቶም ባራክ እስራኤል የራማታ ጎላንን አካባቢ በኃይል ተቆጣጥራ ይዛለች በማለት ተናገሩ። ቶም ባራክ እንዳሉት በራማታ ጎላን ዙሪያ ዓለም አቀፍ መግባባት ቢኖርም እስራኤል አሁንም የራማታ ጎላንን አካባቢ በኃይል ተቆጣጥራ ትገኛለች ብለዋል። ይሁን እንጂ በ2019 ዓ.ም ትራምፕ ለመጀመሪያ ጊዜ የአሜሪካ ፕሬዚዳንት በነበሩበት ወቅት ራማታ ጎላን የእስራኤል ሉዓላዊ ግዛት ነው ብለው እውቅና መስጠታቸው ይታወቃል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የቅርብ ሰው ቶም ባራክ ራማታ ጎላን በእስራኤል ቁጥጥር ስር ያለ ነው ማለታቸው ያልተጠበቀ ንግግር መሆኑ ተገልጿል። ይህ በእንዲህ እንዳለ ራማታ ጎላን የእስራኤል ሉዓላዊ ግዛት መሆኑን አሜሪካ ብቻ ሳትሆን ኮሎምቢያም እውቅና መስጠቷ ይታወሳል። የፍልስጤም ራስ ገዝ መስተዳድር ምክትል ሊቀመንበር ሁሴን አሸህ የመማክርት ቤት አባላትን ምርጫ የማካሄድ እቅድ እንዳላቸው ተናገሩ። ምክትል ሊቀመንበሩ ራስ ገዝ መስተዳድሩ ምርጫውን ለማካሄድ አቅዷል፣ ግን እስራኤል አሊያም አሜሪካ ችግር ካልፈጠሩ ምርጫውን በተያዘለት የጊዜ ሰሌዳ እናካሄዳለን ብለዋል። የሐማስ ድርጅት ቃል አቀባይ ሀሳቡን አድንቋል። ቻይና በሰው ምስል አካል የተሰራቸው ሮቦት የመቶ ሜትር ሩጫን በፍጥነት አጠናቀቀ። ሮቦቱ ሊትኒንግ የሚባል ሲሆን የመቶ ሜትሩን ርቀት በ9 ሰከንድ ከ32 ሽርፍራፊ ሴከንዶች ሮጦ ጨርሷል። ጃማይካዊው አትሌት ሁሴን ቦልት ከገባበት ጊዜ በ26 ሽርፍራፊ ሰከንዶች ያነሰ ነው ተብሏል። ሮቦቱን የሰራው የቻይናው ስልክ አምራች ሁኖር የተባለው ድርጅት ነው። ስፖርት። በእስራኤል ከፍተኛ ደረጃ እግር ኳስ ቡድኖች የሚሳተፉበት የሊጋት አል ሊጋት ዊነር ውድድር ዛሬ ምሽት ይጀምራል። ዛሬ ምሽት 8 ላይ ማካቢ ፔታ ቲክቫ ከኢሮኒ ኪራት ሽሞና ኢሮኒ ቲቬሪያ ከሀፖኤል ፔታ ቲክቫ ጋር ይጫወታሉ። ምሽት 8:30 ጀምሮ ደግሞ ማካቢ ሀይፋ ከሀፖኤል ራማት ጋን ጋር ይጫወታሉ። ነገ ምሽት ሀፖኤል ኢየሩሻላይም ከቢኔ ሳክኒን ጋር ይጫወታሉ። ይህ በእንዲህ እንዳለ በስፔን ላሊጋ አትሌቲክ ቢልባኦ ከሴቪያ ጋር በአሁኑ ሰዓት እየተጫወቱ ሲሆን ቫሌንሲያ ከሴልታ ቪጎ ጋር ምሽት 8:30 ጀምሮ ይጫወታሉ። ሪያል ማድሪድ ከስፓኞል ደግሞ ከምሽቱ 10:30 ጀምሮ ጨዋታቸውን ያካሂዳሉ። በእንግሊዝ ፕሪምየር ሊግ የተለያዩ ጨዋታዎች ተካሂደዋል። በጣሊያን ሴሪያም የተለያዩ ጨዋታዎች አሉ። በጀርመን ሱፐር ካፕ የፍጻሜ ጨዋታ ምሽት 9 ላይ ባየር ሙኒክ ከቦርሲያ ዶርትመንድ ጋር ይጫወታሉ። በመጨረሻም ያየር ንብረትን በያ በነገውለት ሙቀቱ በመጠኑ ይቀንሳል ይሁን እንጂ ሰኞ መልሶ ሙቀታማው ያየር ጸባይ ይመጣል ብለዋል የዘርፍ ባለሙያዎች። የነገው ሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና ቴላቪቭ 31 በሃይፋና አካባቢዋ 30 በኤርሸባና አካባቢዋ 34 በኤላትና አካባቢዋ 40 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፍ ባለሙያዎች። ተከብራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃም።

0: የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ወቅታዊ ዘገባውን እንዲመለከተው የጋበዝነው መምህርና ዩቲዩበር ሚካኤል ብርሃኑ ነው። እሱም በስልክ መስመራችን ይገኛል። እንዴት አመሸህ? መልካም ሳምንት ሚካኤል።
1: መልካም ሳምንት ሰጠኝ። እንዴት አመሻችሁ?
0: እኛ ደህና ነን። ሰላም ናንተ?
1: እግዚአብሔር ይመስገን። ይዛኒ
0: በጣም ነው እናመሰግነው።
1: እኔም አመሰግናለሁ ስለጋበዛችሁኝ።
0: ጥሩ፣ በጣም እናመሰግናለን። የተለያዩ እርሰ ጉዳዮች አሉን። እንግዲህ የተለያዩ ፓርቲዎች ለምርጫው ውህደትም እየፈጠሩ ነው። የተለያዩ ዝግጅቶች እያደረጉ ነው። በየጊዜው ከህዝብ ላይ የሚወጡ ግምገማዎች ይፋ ይሆናሉ። እንዴት ነው እንግዲህ ካለው ጊዜ አንጻር ምን ቢቃጠሩ ደረሰ ቀኑ እንደሚሉት አሁን እየደረሰ ነው። እንግዲህ በዓላትም ሲመጡ እንቅስቃሴያቸው ወደ ተወሰነ ጊዜ ስለሚገታ አሁን የበለጠ ዝግጅቱ የጠነከረ ይመስላል።
1: በጣም በጣም እንግዲህ በዚህ ሳምንት ብዙ ፖለቲካዊ ክንውኖች ተከናውነዋል። ዋናው እና አንኳሩ የሊኩድ ፓርቲ ነው። የሊኩድ ፓርቲ የውስጥ ምርጫ ፕራይመሪት ነው። እንግዲህ እንደምታውቀው ያው መንግስቱ አሁን ያለው መንግስት ዋና እንትን ነው፣ መሪ ነው። እና በፓርቲው ውስጥ ብዙ ምርጫዎች ተካሂደዋል። ብዙ ውዝግብም ያለባቸው ምርጫዎች ናቸው። እንግዲህ በምርጫው ሂደት ፕራይመሪት ነው። አብዛኛውን ጊዜ ዲሞክራሲ ምርጫ ነው። እንዲያውም የመጀመሪያው ፓርቲ በዚህ ሀገር ውስጥ ብቻ የመጀመሪያው ፓርቲ የራሱን የውስጥ ምርጫ የሚያደርግ ፓርቲ ነው እየተባለ ይሞገሳል። በሌላ በኩል ደግሞ እዚያ ብዙ የማይገቡ ሁኔታዎች የሚካሄዱበት ነው የሚባልም ትችት ይደርሳል እና በዚህ ፕራይመሪስ ያልታሰቡት የውጭ ጉዳይ ሚኒስትር የነበሩት እና የአሁኑ ኤነርጂና መሰረተ ልማት ሚኒስትር ኤሊ ኮሄን የመጀመሪያ ቦታ አግኝተዋል። ተወዳድረው በፕራይመሪሱ ተወዳድረው መጀመሪያ ቦታ አግኝተዋል። የክኔሴቱን አፈ ጉባኤ አሚር ኦሃናን በልጠው ከዚያም ደግሞ የህግ እና የፍትህ ሚኒስትሩን ያሪቭ ሌቪን እንግዲህ ሁለቶች ናቸው እንግዲህ አብዛኛውን ጊዜ ቀንደኛ የሊኩድ ፓርቲ አመራሮች የሚባሉት እነሱም እንግዲህ ሳይታሰብ እሳቸው እንግዲህ ቀድመው ወጥተዋል። በሌላ በኩል ደግሞ የሌሎች አንጋፋ የፖለቲካው አባላት እንዴት ነው ወደ ራሱ ፓርቲው በግምገማ መሰረት ባለው በአሁኑ የህዝብ ግምገማ መሰረት 22-23 ቦታዎች ያገኛል የሚል ግምገማ አለ። ከዚያ በታች የሆነ ቦታ እንዳገኙ እና አብዛኛዎቹ እንደውም በሚቀጥለው 26ኛው የፓርላማ እንደማይገቡ ፍንጭ እየታየ ነው በአሁኑ ሰዓት በምርጫው አማካኝነት። ከዚህ አልፎ ደግሞ ምርጫው ፖለቲካ ያው የውስጥ ሽኩቻም አለ። የቀድሞው የኢየሩሳሌም ከንቲባ እና የአሁኑ የኢኮኖሚና ኢንዱስትሪ ሚኒስትር የሆኑት ሚር ባርካት ምርጫም እንግዲህ ከጥቅም ሰባት በኋላ የናታንያውን መንግስት በውስጥ ናታንያውን ከመንግስት ለማውረድ በውስጥ መክረዋን በሚል አዲስ ሚስጥር ስለወጣ በዚያ የተነሳ እንግዲህ የናታንያው በቀል በእሳቸው ላይ የበረታ ይመስላል። እሳቸውም እንዲሁ ለክኔሴት ወደማይበቃው ቦታ ዝርዝር ውስጥ ገብተዋል። ይሄ ነው እንግዲህ በምርጫው እንግዲህ የዚሁ የውስጥ ምርጫ እጩዎቹ ከመምረጥ ያለፈ ትርጉም አላቸው። እንደታወቀው እንግዲህ የዲሞክራሲያዊ ሀገር ራሱ የውስጥ ምርጫ አድርጎ ከዚያ በኋላ ነው እንግዲህ ያው የሀገራዊ ምርጫ የሚቀርበው እና በሊኩድ ውስጥ ባሉ ቡድኖች መካከል ያለው የኃይል ሚዛን እና የናታንያው በፓርቲው ውስጥ ያላቸው ቦታ መለኪያ ሆኖ ነው የሚያገለግለው እና በአንድ በኩል ጥሩ ኃይል ማሳያ ነው። በሌላ በኩልም ደግሞ ያው ያልተገቡ ሁኔታዎች እና ብዙ የአሰራር ጉድለቶችም እንዳሉ ይተቻል እና ይሄ ፓርቲ እንግዲህ እንደምታወቀው አንጋፋ ፓርቲ ነው። ብዙ በተለይ ከማፓይ ከድሮ ከሚፈጌታ ቦዳ ወይም የሰራተኛው ፓርቲ ጋር እድሜ ለትውልድ ዘመናት ሲወዳደር የነበረ እና ቀኝ አዝማሚያ ቀይ ክንፍ ነው እና በብዙ ይተቻል። በዚህ 4 ዓመት ውስጥ በዚህ 20 ዓመት ውስጥ ሊኩድ እንዴት ነው ሊኩድ ፓርቲ አላማውን ስቷን እንዴት ነው አምስት ሜሞች ብሎ ጃቦትንስኪ ያቀደውን ወደ አሁን ወደ አምስት ካፎች መልሰውታኔ የሚል ትችት አለ። እንግዲህ የፓርቲው ታሪካዊ መስራች የድሮ የቀኝ ክንፉ ታሪካዊ መስራች ዘየብ ጃፖቲንስኪ አምስት ሜሞች በሚል ያወጣው እንዴት ነው? አንድ መንግስት ለማህበረሰቡ ለዜጋው ምግብ፣ መጠለያ፣ ትምህርት፣ ህክምናና ነጻነት መስጠት አለበት የሚሉ አምስት ነጥቦችን ያነሳልና አሁን ግን ያለው የሊኩድ ፓርቲ ይሄን ይሳተና አምስት ካፎች ማለት ኃይል ኳህ ከሰፍና ካቦድ የሚሉት ኃይል ገንዘብና ስልጣን የሚሉ በሚሉት ላይ ብቻ ያተኮረና የራሱ እንዴት ነው የፖለቲከኞችን ዝናና ኃይል ብቻ እንዴት ነው ያጋደለ ነው በሚል በጣም ይተቻልና እንዴት ነው ወረድ ብሎ ለህብረተሰቡ የተቋረጠ ራስ ፓርቲው ከዶ ጀምሮ አጀንዳው የነበረው ለጥቅተኛው ማህበረሰብ እንዴት ነው የጀርባ አጥንት ይሆናል ተብሎ የሚጠበቀው
0: አራት አመት በፊትም የነበሩ ቃል የተገቡ ነገሮች ለምሳሌ የሙያለ ህጻናት ክፍያ ከዜሮ አመት ጀምሮ ነጻ ይሆናል ተብሎ በጠቅላይ ሚኒስትሩ ራሱ ቃል ተገብቶ ነበር ያልሆነበት ሁኔታ አለ። አሁን እንግዲህ ያመነ የሊኩድ ፓርቲ የፕራይመሪስ ምርጫውን አካሄደ፣ ደረጃ መደብ አሁንም አንዳንድ ቦታዎች ክፍት ነው ያሉበትንም ያው ሊቀመንበሩ ቦታ የሚሰጡበት ሁኔታ ሊኖር ይችላል። ከነባርም ከአዳዲስ አባላትም ከሌሎች ጋር ተወዳድሮ ወደፊት ያለውን ውጤት ማምጣት አሁን የአሻር ፓርቲ አብሮ ተወዳዳሪ ተፎካካሪ የሆነ በዚህ በህዝብ ግምገማ እና ያለን ሌሎችም አሉና እንዴት ነው በምርጫው ላይ የበለጠ ሊፎካከሩ የሚችሉት እንደማናቸው እንደው ተቀራራቢ ድምጽ ያመጣሉ ተብሎ የሚጠበቁ?
1: አዎ እንግዲህ ከሊኩድ ፓርቲ ጋር አሁን ካለው መንግስት ጋር እንዴት ነው የሚገዳደሩት? የአሻር ፓርቲ በጀነራሉ የሚመሩት በአይዘንኮት የሚመራው የአሻር ፓርቲ ነው። እንግዲህ የአሻር ፓርቲ እንደምታውቀው አሁን ነው አዲስ የተመሰረተ ፓርቲ ነው። ከጋንስ ፓርቲ ወጥተው ነው የራሳቸውን ፓርቲ ያቋቋሙትና በአሁኑ ሰዓት ከፍተኛ ተወዳጅነት እያገኘ የመጣ ፓርቲ ነው። ራሱ አጀንዳውም የመጀመሪያ ሀገር እና ህዝብ ነው የሚለው እንጂ የፖለቲካን ዝናና ገንዘብ ወይም ኃይል ወይም ደግሞ ክብር የሚባል ነገር የለም በዚህ ፓርቲ ውስጥ። ዋናው አገርና ዜጋ የሚል ጠንካራ አጀንዳ ይዞ ነው የሚንቀሳቀሰው። በዚህ የተነሳ እንግዲህ ሰው እንዴት ነው ካለው ካሳለፈው አራት አመትም ካለፈው በሀያ አመትም ጋር እያመዛዘነ ሁኔታው አዲስ ለውጥ እንዲመጣ በሚል ብዙ ነገር እየተሰራ ነው ያለው እና አሁን ያለው ፓርቲ ይሄ ነው። ዋናው የሚገዳደረው ፓርቲ ይሄ ነው እና በየጊዜውም ደግሞ የሚወጡት የህዝብ መመዘኛ ግምገማዎች የሚያሳዩት ይህኑ ነው። በራሳቸው ጋንስም ቢሆን ጋዲ አይዘንኮትም ቢሆን ለፕሬዚደንት ለጠቅላይ ሚኒስትርነት ብቁነት እንኳ ከነታንያሁ አሁን እየበለጡ ነው። በሶስት በአራት ፐርሰንት እየበለጡ ነው የሚያሳየው እና
0: በግምገማው መሰረት
1: አዎ። እና እዚህ ላይ ነው ያለው እና አሁን ዋናው ጠንካራ አሁን የአሻር ፓርቲ ነው እና ዋናው እንግዲህ እንዴት ነው የፓርቲዎች ጥንክርና ሳይሆን እንደምታውቀው የዚህ ሀገር ፖለቲካ የጎራዎች ነው። አሁን ዋናው ጥያቄ ማን መንግስት ያዋቅራን የሚለው ነው። መጨረሻ ላይ እንግዲህ ያው ምርጫ ይደረጋል። ያንዳንዱ የተወሰነውን የመቀመጫ ወንበር ያገኛል። ግን ይሄኛው ከዚህኛው ጋር ጥምር መንግስት ይመሰረታል ወይስ አይመሰረትም የሚለው ነው እና በአሁኑ ሰዓት አሁን የለውጥ ፈላጊው ጎራና የአሁን ያለው የጥምሩ መንግስት ጎራ መካከል ማን መጨረሻ ላይ እንዴት ነው 61 እና 62 አግኝቶ መቀመጫዎችን አግኝቶ መንግስት ያዋቅራል የሚለው ጥያቄ ነው አሁን ዋናው ጥያቄው እና እዚህ ላይ ነው
0: ዋናው እሱ ነው። እንግዲህ ከፖለቲካው ሜዳ ተገብቶ ማን ጎል ያስገባል ነው፣ ትልቁ ቦታ ላይ ማን ይቀመጣል ነው። ምና ይሆናል ጥሩ እንግዲህ ያለው እይታ በጣም ጥሩ ነው። ሌላው እስራኤልና ቱርክ በሶሪያ ጉዳይ ውጥረት ገብቷል። መቼም እንግዲህ በሶሪያ ጉዳይ እስራኤል ከኢራን ጋር ውጥረት ነበረች። አሁን የኢራን ጉዳይ ተነፈሰ ሲባል እንደገና ደግሞ ቱርክ ደግሞ እዚህ ቀርባለች እና እንዴት ነው?
1: አዎ እንግዲህ እንደምታውቀው የጂኦፖለቲካው የዚህ አካባቢው ከጥቅምት ሰባት ወዲህ ኔቶ በጣም እየተወሳሰበ የመጣበት ሁኔታ ነው ያለው እና ያልተጠበቀ እንዴት ነው ጥምረቶችም እየተፈጠሩ ነው ያሉት በዚህ በመካከለኛው ምስራቅ። አሁን እንዴት ነው ይሄ አሁን የተነሳ ነገር አይደለም ነገሩ። አው በቀደምታ ባለፈው በሰሜን ምዕራብ ሶሪያ የሚገኘውን ኢድሊብ ክልል አካባቢ የሚገኘውን አቡ አልዳሁር የተባለውን ወታደራዊ የአየር ኃይል ማረፊያ እስራኤል ድብድባለች እና እስራኤል የደበደበችበት ምክንያት የቱርክ ያን አካባቢ ለመቋጠር እና የራሷን ወታደሮች ለማስፈር እያቀደች ነው እና የተለያዩ ጸረ አውሮፕላን መሳሪያዎችን ለመትከል አስባለች፣ ድሮኖችንም ለማስቀመጥ አስባለች በሚል እንዴት ነው እስራኤል ደግሞ ይሄ ነገር ከሆነ የአየር ክልሉን እንደ ሻይ መቋጠር አልችልም እና እንደ ሻይ መግባት አልችልም ይሄ ለህልውና ያሰጋኛል በሚል ቱርክ ያን አካባቢ እንዳትረግጥ በሚል አስጠንቅቃለች እና በዚህ የተነሳ በዚህ ሳምንት በጣም ከፍተኛ ውዝግብ ተፈጥሯል። እንዴት ነው ቱርክ ሶሪያም ሆነ ቱርክ የሚሉት እንዴት ነው አይ እኛ የቱርክ ወታደር እዚያ እንዲሰፍር አላማም አልነበረንም ለዚህም አልተዘጋጀንም የሚል እና እንዲያውም አዙረው እስራኤልን ግዛት የማስፋት እና ቀጠናዊ ጉድኝትን የሚያናጋ ፖሊሲ በመከተል ደረጃ ይከሳሉ እና ይሄ ነው አሁን ሁኔታው ያለው እዚህ ላይ ነው እና ምልክ የእስራኤል እና የቱርክ ግንኙነት እንዴት ነው በዛሬ ከ30 ዓመት በፊት እኛ እንደምናውቀው በጣም የቀረበ ወዳጅነት የነበራቸው እና እንዲያውም በህዝቦች መካከልም እንዲያው ከፍተኛ ቀረቤታ የነበረ እና እንዴት ነው አብዛኛውን እስራኤላዊ የረፍት ጊዜው የሚያሳልፈው እዚያ ቱርክ ነበር እና አሁን ኤርዶዋን ስልጣን ከያዙ ወዲህ ግን ሁኔታው እየሻከረ እሳቸውም ያው በፍልስጤም ጉዳይ አንዳንዴ እንዲያው ጥሬ ሰማዊ የሆነ ንግግርን በማድረግ የእስራኤል መንግስት ሲያወግዙም እንትስሉም እንትን ይላሉ እና ግን ብዙ ጊዜ ተሞክሯል። አሁንም እንደገና ያን ሙሉ እስራኤል ችላ የዲፕሎማሲ ግንኙነቱን ለማጠናከር ምናምን ሁሉ ተሞክሮ ነበር። ግን መጨረሻ ላይ እንዲያውም የኢኮኖሚ ማዕቀብ ሁሉ ከማድረስ የደረሰችበት ጊዜ ነው ያለው ቱርክ እና አሁን ከእስራኤል ጋር ያለው የኢኮኖሚ ትስስር እንደ ድሮ አይደለም። አብዛኛውን ጊዜ እንዲያውም በ99% ቁሟል ማለት ይቻላል እና ሁኔታው አሁን የኤርዶዋን ጉዳይ ነው። ኤርዶዋን የራሱን እንዴት ነው ከእስራኤል ከጥቅምት ሰባት በኋላ ካደረሰባት ጥቃት ተነስታ ያደረገችውን በኢራን ላይ ያደረገችውን እንዴት ነው ህዝብን እንደው ዓለምን ያስደመመ ጉዳይ በሂዝቦላ ደረጃም በሐማስ ደረጃ ያደረሰችውን ስላየ ፍርሃትም አለ። አሁን እንግዲህ ከኢራን በኋላ እኛንን የምንከተል የሚል የውጭ ጉዳይ ሚኒስትሩ ብዙ ጊዜ ይናገራል እና ያ ደግሞ ከፍርሃትም የመጣ ነው። አንድ ሌላ ደግሞ የራሷን የቀጠናዊ ኃይል ለማስፋፋት ባለፈው ከሳውዲ አረቢያም ከካታርም ጋር በመሆን ከግብፅም ጋር በመሆን እንዴት ነው ግብፅ እንኳን በመጨረሻ ላይ ሳትገባ ቀርታለች የራሳቸውን ጥምረት ለመፍጠር ከፓኪስታን ጋር በመሆን የራሳቸውን የመከላከያ ጥምረት ለመፍጠር እየሞከሩ ያሉበት ሁኔታ ነው ያለው እና ይሄ ደግሞ የሚያሳየው አቅጣጫው ወደ እስራኤል ነው እና በዚህ የተነሳ ያው እስራኤል ደግሞ እንግዲህ ከጥቅምቱ ሰባት እንደምታውቀው ከዚያ በኋላ ተኝተን አናየን የሚባል ነገር አለና ይሄ ነው እዚህ ላይ ነው ያለው። ዋናው ስጋቱ እንደው አሁን በዚህ የሶሪያ ጉዳይ እንዴት ነው በእርግጥ ቱርክና እስራኤል ቀጥተኛ ጦርነት ያካሄዳሉ የሚለው በዝቅተኛ ደረጃ የሚታይ ሁኔታ ነው። ግን ሁለቱም ሀገራት የራሳቸው ተጽዕኖ ቀጠና ለመፍጠር ሲሞክሩ በሶሪያ አየር ወታደራዊ ክልል ውስጥ አብረው የሚንቀሳቀሱበት ሁኔታ መፈጠሩ ትንሽ ያሰጋል የሚል ሁኔታ ነው እና በዚህ የተነሳ ነው እና ይህም ደግሞ ያው የአሜሪካ ሁኔታውን ለማርገብ እየሞከረች ነው። ፕሬዚደንት ትራምፕም ያው ከኤርዶዋን ጋር ያላቸው ቀረቤታ የቅርብ እንዴት ነው የቀረበ ግንኙነት ስላላቸው ሁኔታውን ለማብረድ እየተሞከረ ነው። በሌላ በኩል ደግሞ የአሜሪካው ልዑክ በቱርክ የሚገኘው አምባሳደር ቶም ባራክ የሚባል ሰውዬ ነገሮቹን እያወሳሰበ ነው። የቱርክን አጀንዳ ብቻ እያንጸባረቀ ነው የሚል በእስራኤል በኩል ክስም አለ እና እዚህ ላይ ያለው ሁኔታው
0: አዎ ይህ ነገር በውይይት ካልተፈታ ቀላል ተግዳሮት እንደማይሆን ነው። በደህንነት በኩል በጦርነት ብቻ የሚፈታ ችግር ያለ አይመስለኝም። ለማንኛውም ቆይተን እንመለከተዋለን። አሜሪካ ታብርደዋለች ጉዳዩን ብለን እናስባለን። ወደ አሜሪካና ኢራን ሁኔታ እንለፍና እንዴት ነው እነዚህ ሁለት ሀገራት ተስማሙ ሳይባል እንዲሁ በቃላት ልውውጥ ብቻ ነገሩ እየተረጋጋ የሄደበት ሁኔታ አለ ወይስ እንደው ፕሬዚዳንት ትራምፕ እንዳሉት በኢኮኖሚው ኢራንን እያዳከሙ ወደ እሳቸው ፍላጎት ለማምጣት የሚያደርጉት ጥረት እየተሳካላቸው ነው?
1: አዎ እንግዲህ የኢራንና የአሜሪካ ጉዳይ ሁኔታው ማለቂያ የለውም። ምልህ አሁን ጦርነቱን ወደኋላ እንዴት ነው በመተው በኢኮኖሚ ኢራንን ለማዳከም ነው እንግዲህ ተነስተው ያለው። አሁን በዚህ ሳምንት እንኳ የአሜሪካ የፋይናንስ ሚኒስተር ስኮት ቤንሰን የሚባሉ ሰውዬ በአሜሪካ ላይ እንዴት ነው በታሪክ ታይቶ የማይታወቅ የኢኮኖሚ ማዕቀብ ለመጣል እየተዘጋጀን ነው በሚል
0: በኢራን ላይ
1: ማዕቀብ ለመጣል እየተዘጋጀን ነው ብለው ተናግረዋል። እና ሁኔታው እንዴት ነው አሁን እንደምታውቀው የሆርሙዝን እንትን አሜሪካ እንትን እንደያዘችው ነው። በቂ እንቅስቃሴ የለም፣ ግን አሜሪካ የራሷን መስመር በመክፈት በኦማን አካባቢ ቢያንስ እንዴት ነው 10,000 በርሜል ነዳጅ በየቀኑ 10 ሚሊዮን ነዳጅ በርሜል በየጊዜው ይወጣል የሚባል ነገር አለ። እና ሁኔታውን በዚህ ላይ አድርገው ግን ኢራንን በኢኮኖሚ ለማዳከም ከፍተኛ ተጽዕኖ ለማሳደር እየሞክሩ ነው። ከዚህም አልፎ ከኢራን ጋር የሚሰሩ የተለያዩ ሀገራትን ቻይናን ጨምሮ በእነሱ ላይም ከኢራን ጋር ከኛ በስተጀርባ የሚታደርጉትን እንትን እንቅስቃሴ ማቆም አለባቸው፣ አለዚያ እኛም ደግሞ እንጥላለን የሚል ማስፈራሪያም እያደረጉ ነው። እና ምልህ ሁኔታው በጦርነት አልተሳካም፣ በኃይል አልተሳካም። አሁን ሌላ አቅጣጫ እየቀየሩ ነው። ምናልባት ይህ አቅጣጫ ይሳካን አይሳካም እንግዲህ የኢራን ያለውን መንግስት ጠለቅ ብሎ ማወቅ ያስፈልጋል። ለህዝብ የሚቆረቆር ኃላፊነት ያለው ለዜጎች እንትን የሚል መንግስት አይደለም። እና የፈለጉትን ቢያደርጉ እነሱ የራሳቸው እነዚያ እንዴት ነው መሪዎቹ የራሳቸው እንትን እስካለ ድረስ ለህዝብ የሚቆረቆበት ጉዳይ የለም። ምንም ያህል የሚገታቸው ነገር የለም። እንዲያውም እያሾፉ ነው ያሉት በአሁኑ ሰዓት። ምንም እንዲያውም የውጭ ጉዳይ ሚኒስትሩ የሚለው እንዴት ነው አይ በአሜሪካ አሁን የምታደርገው የራሷን እዳ እንዴት ነው አሜሪካ በዚህ ሳምንት የወጣው ዘገባ የሚያመለክተው እንዴት ነው የውስጥ እዳዋ የአሜሪካ ብሔራዊ እዳዋ $40 ትሪሊዮን ደርሷን የሚል እና በተለይ በአሜሪካ በጀት እጥረት ወለድ ክፍያና ዋሽንግተን ከፍተኛ የመንግስትና መከላከያ ወጪዎችን የመሸፈን አቅሟ ላይ ጥያቄዎችን እያስነሳ በመሆኑ ይህን ለመሸፈን ነው እንጂ እኛ ምንም የሚገደን ነገር የለም እያለ ነው የኢራን የውጭ ጉዳይ ሚኒስተር እያሾፈ ያለው። እዚህ ላይ ነው ያለው ሁኔታው። ገና ነው እና
0: ያሳዝን ነው። ያን ያክል ጦርነቱ ነው በጦርነት ማንበርከክ አለመቻሉ እና እንደገና መቀዛቀዙ ዙሮ ዙሮ ለእስራኤል ደህንነት አሁንም ስጋቱ የበለጠ ነው ከበፊት እንደውም
1: በጣም። እና አሁን ይሄ ነው እንግዲህ መጀመሪያው አላማው ሌላ ነበረ፣ አሁን የደረስንበት ደግሞ ሌላ ነው። እና እዚህ ላይ ነው ሁኔታው።
0: እስራኤል ብዙ የቤት ስራ አለ።
1: በጣም
0: እናየዋለን። ሌላው ኢትዮጵያ ውስጥ ከአንድ ወር በላይ ውይይት ተደርጎ የተለያዩ አካላት በተለይ አከራካሪ ለሆኑ ችግሮች መፍትሄ አምጥተናል የሚሉ መግለጫዎችን ዛሬ ኢትዮጵያ መንግስታት እንዲሁም ወኪሎች የምክክር ኮሚሽን ሊቀመንበር የሚባሉት የተናገሩበት ሁኔታ

0: ይፈልጋል። ግን የዚህ የኢትዮጵያ ጉዳይ በጣም ውስብስብ ነው። መጀመሪያ ኢትዮጵያ ለምን ሀገራዊ ምክክር አስፈለጋት የሚለው ጥያቄ መጠየቅ አለበት። እና ምንድን ነው ለአስርት ዓመታት ነገሩ አሁን አይደለም የተጀመረው፣ ከትግራይ ጦርነት ወዲህ የመጣ ይመስላል። ግን ሁኔታው ከ1991 ጀምሮ ያለ ጥያቄ ነው። ሁኔታው አሁን ተባሰ እንጂ በአስር ዓመት ውስጥ በጣም ተባሰና እንዲሁ ፈሩን እየለቀቀ መጣ እንጂ ሁኔታው ከዚያ ከኢህአዴግ መግባት ጀምሮ የመጣ ጥያቄ ነው። እና ጥያቄዎች ነው አሉ። አሁንም የኢትዮጵያ ሀገር ባለቤት ማን ነው የሚለው፣ የኢትዮጵያዊ መሆን ማለት ምን ማለት ነው? ኢትዮጵያ በዋናነት ብሔራዊ ወይም የፌዴሬሽን መሆን አለባት ወይንስ የበለጠ ማዕከላዊ መንግስት መሆን አለባት የሚለው፣ ክልሎች ምን ያህል ፖለቲካ ስልጣን ሊኖራቸው ይገባል፣ አከራካሪ በሆኑ ቦታዎች ላይ ምን መደረግ አለበት፣ ታሪካዊ ቅሬታዎች እንዴት መፍትሄ ማግኘት አለባቸው፣ በብሔር በዜግነት መካከል ያለ ግንኙነትስ ምን መሆን አለበት፣ ኢትዮጵያ ምን አይነት የፖለቲካ ስርዓት ሊኖራት ይገባል፣ ምርጫው እንዴት መካሄድ አለባቸው፣ የትጥቅ ግጭቶች ውስጥ እንዴት ማቆም አለባቸው፣ ሃይማኖት እና ሚና ሊኖረው ይገባል፣ መሬት እና ኢኮኖሚ ሀብቶች እንዴት መካፈል አለባቸው የሚሉ ከባድ ከባድ ጥያቄዎች አሉ። አገሪቱን በጣም የሚያወሳስቡ እና ነገሩ አሁን አልተጀመረም። ግን አሁን ይሄ በአስር ዓመት ውስጥ ግን እየከፋ መጣ። ሁኔታው ከዚህ የበለጠ እየከፋ መጣ እና አሁን የምክክር ኮሚሽኑ ጥሩ ነው። ግን ከማን ጋር ነው ንግግሩ? ከሁሉም ህዝብ ጋር ነው መሆን ያለበት ንግግሩ፣ ከሁሉም ጋር ነው። እና እንዴት ነው የሚለው እንዴት ነው ራሱ መንግስት ያስቀመጠው ራሱ ይፋዊ አላማ አለው። እንዴት ነው ምንድነው? ሀገራዊ እርቅ ያስፈልጋል ነው። አዎ ያስፈልጋል። የፖለቲካ መግባባትም ያስፈልጋል ነው። ዲሞክራሲያዊ ሽግግር ያስፈልጋል ነው። ሰላም ግንባታ ያስፈልጋል። ተቃዋሚ ማሻሻያ ይኖር አለበት እና ሀገር ግንባታ ነው። እና ይሄን ማድረግ የሚገባው ከህዝቡ ጋር ነው። አሁን ዋናው ጥያቄ፣ አከራካሪው ጥያቄ ከመጀመሪያው ጀምሮ ኮሚሽነሩ እንዴት ተቋቋመ? ኮሚሽኑ ራሱ የሰላም ኮሚሽን የተባለው ሊተቋቋመ ነው። ማን መረጠው? ምን ማን ናቸው መራጮቹ? መንግስት የችግሩ አንድ አካል እስከሆነ ድረስ እንዴት መንግስት ራሱ እነዚህን እንትሮችን መመጥ ኮሚሽነሮችን እንዴት መረጠ ነው? የትኛው እንዴት ነው ገለልተኛ ኮሚቴ ተቋቁሞ እንዴት ነው? በአሁኑ ሰዓት እንደምታውቀው በሀገሪቱ ከፍተኛ በአራቱ ማዕዘናት ከፍተኛ ጦርነት አለ። ከዚያ በተጨማሪ ደግሞ ፓርቲዎች አሉ። ፓርቲዎች አሁን የተወሰኑ ፓርቲዎች የዚህ ሽግግሩ የዚህ ውይይት የተባለው ከምክክሩ ያልገቡ ፓርቲዎች አሉ። ትግራይ ራሱ የትግራይ ክልል መንግስት እዚሁ ውይይት ውስጥ የለም። የአማራ አካባቢ ፋኖች እዚህ ውይይቶች የሉ። ደቡብ አካባቢ፣ ኦሮሚያ አካባቢ የኦሌ የኦሮሞ ነጻ አውጪ እንትን እዚህ ውስጥ የለም። እና ምክክሩ የሚደረገው ከማን ጋር ነው? ምክክር ከተባለ አገራዊ ምክክር ከተባለ ከሁሉም ባለቤትነን ከሚሉ ሰዎች ጋር መሆን አለበት።
1: እውነተኛ ስሜት ለሀገሪቱ እስካሁን ለነበሩ ችግሮች መፍትሄ ሊያመጣ በሚችል መልኩ በሁሉም ታማኒነት ሊኖረው በሚገባ መልኩ ቢሆን ኑሮ ለሀገሪቱ ችግር ይፈታል። ግን አፍሪካ ውስጥ የምናየው ለችግሮች እንዲህ ቅባት የሆኑ ነገሮች ነው ቀባቀባ አድርገው ይህን አመጣን። አሁን እንዳልከው አሁን ትግራይ ክልል ወኪል ከሌለው ዋናው ጦርነቱን ከጀመረ በኋላ ነው ነገሮች እየተባባሱ ይሄዱና አሁን ለሀገሪቱ ችግር መፍትሄ ልናመጣ ነው የሚለው መግለጫስ ምን ያክል
0: ይገርም ነው እኮ። እንደው በጣም እንደው ራሱ ከመጀመሪያው ጀምሮ ቅንነት የለም፣ ቅንነት የለም። ይሄ ምንስ በይፋ የሚነገረው ሁሉ አጀንዳዎቹ በጣም ደስ ይላሉ። አዎ የኢትዮጵያ ሕዝብ ያስፈልገዋል። ግን ውስጥ ለውስጥ የሚሰሩት ግን ሌላ ናቸው። ይሄ ነው አሁን ቅንነት የለም፣ ግልጽነት የለም፣ አካታችነት የለም። እዚህ ላይ ነው ችግሩ። እና ከመጀመሪያው ጀምሮ ራሱ ኮሚሽኑ እንዴት ነው በአሁኑ በ2025 አንድ የወጣ አካዳሚ ጥናት ነበረ እና ምንድን ነው የሚለው የሚገርም ነገር ዘ ጆርናል ኦፍ ኮምፓልተሪ አፍሪካን ስተዲስ የሚል ጆርናል እና እዚያ ላይ ኢትዮጵያ ናሽናል ዲያሎግ ድሬልድ ክሪቲካል ሪቪው ኦፍ ሌጂቲመሲ ኢንክሉዥን ኤንድ

0: ፕሮሰስ ይላል እና መስመሩ የሳተው የኢትዮጵያ ብሔራዊ ምክክር መድረክ መስተጋብር ስለ ህጋዊነትና አሳታፊነት እና ሂደት የቀረበው ወሳኝ ሂስ በሚል አንድ ጥናታዊ ጽሑፍ ወጥቶ ነበር እና እዚያ ላይ አስቀድሞ ነው የከሸፈው ውይይቱ ምንም አካታች የሌለው በመሆኑ አስቀድሞ ነው የከሸፈው በሚል ሁኔታውን እንትን ብሎ አወጣና ምንስ እንደው ያሳዝናል። ግልጽነት አሁን ምንስ ይሄ ሁሉ አሁን ያ ሁሉ የ4000-8000 ያ ሁሉ ትርምስምስ አገራዊ ምክክር እየተባለ ውስጥ ለውስጥ የነበረው ይሰራ የነበረው ግን ሌላ አጀንዳ ነበረ። የአዲስ አበባና የድሬዳዋ ሁኔታ ምን አመጣው? የአዲስ አበባና የድሬዳዋ ሁኔታ አሁን ችግሩ አሁን የአዲስ አበባና የድሬዳዋ ሁኔታ ነው አንገብጋቢው ችግር አሁን ለኢትዮጵያ እንዴት ዋና ከተማ የአንድ ሀገር የአፍሪካ መድና የምትባል ሀገር በአንድ ክልል ውስጥ ብቻ እንድትሆን የሚደረግ አሁን ይሄ አንገብጋቢ እንትን ችግር ነው የኢትዮጵያ ችግር ነው።
1: ጦርነትን ማቆም ነበር መጀመሪያ ሰላም ማስፈን በክልሉ እዛ በኋላ ሌላው ነገር ይደርስ ነበር።
0: ምን እኮ ነው እና ራሱ ከመጀመሪያው ጀምሮ ነገሩ የተጣመመ ነው። ግልጽነት የጎደለው እንዲያውም በእውነት ለኢትዮጵያ ህዝብ ሰላም እና ብልጽግና ለማመጣት የታሰበ አይደለም። እንዲያው ዝም ብሎ ብቻ ውስጥ ለውስጥ የሚሰራ እንዴት ይገልጻል? የሚያሳዝን ጉዳይ ነው እና
1: እስኪ እናየዋለን።
0: ይሄ ምንም አይሳካምም ተቀባይነት የለውም። ምክንያቱም አብዛኛው ግማሹ ተሳታፊ ሳይሆን ግማሽ ማህበረሰብ የራሱ የአገሪቱ ዜጋ ተሳታፊ ሳይሆን አገራዊ ምክክር እያሉ ይሄ ቢያውጁት ዋጋ ቢስ ነው። መጨረሻው ራሱ ደግሞ መጥፎ ውስብስብ ነገር ነው የሚያደርሰው።
1: እናየዋለን። እስኪ እንግዲህ እነሱ ተመካክረናል ብለዋል። ምክክሩ ምን ያክል ውጤት ሊያመጣ ይችላል የሚለውን ጊዜ የሚፈርደው ነው። የሚተቸው ነገርም ትክክል ነው ወይ እንደዚህ የሚቀርቡ ነገሮች እነሱ ያሉትም የሚለውን ጊዜ ዳኛ ነው እና ጊዜ ይፈርዳል። ለማንኛውም እናያለን። እናመሰግናለን። በጣም ነው እናመሰግነው። መልካም ምሽት እንመኝላለን።
0: እኔም አመሰግናለሁ ስለጋበዝከኝ። መልካም ምሽት። መልካም ሳምንት ይሁንላችሁ።
1: መልካም ሳምንት። ቻው።

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ለህይወት ጠቃሚ የሆኑ አስተማሪ የሆኑ ጽሑፎችን እናቀርባለን። ዘማንዳንድ ዜባዎችን እንገብዛለን። እውነትን ያዝ ይላል የመረጃችን አሁን እናቀርበው ማለት ነው። መረጃችን ጽሑፋችን ምንጩ ምርጥ ጽሑፎች ነው። ተከታይ ከህሊና ድህነት አድንህም፣ ሀብት ንብረትህ አስተሳሰብክን አይቀርጽም፣ ወዳጆችህ ውስጣዊ ሰላም አይሰጡህም። በእውነት ካልተመራህ፣ በስርዓት ማሰብ ካልቻልክ፣ ጥያቄን ካልመረጥክ፣ ምላስን ካልገራህ፣ ተግባርክን ካልቆጠብክ፣ ጉዞህን እንጂ መውደቂያህን አታስተውልም፣ ጭብጨባውን እንጂ ስህተትክን አትረዳም፣ ድጋፍህ እንጂ ጥፋትን አይገባም። አእምሮህን ክፍት ማድረግህ ሚዛናዊ ማንነት እንዲኖርህ ያደርጋል። መስማት የሚፈልግ ሰው ሁሉ ይሰማህ ይሆናል። የሚወድህም ይከተልህ ይሆናል። የሚያምንብህም እንዲሁ ሊያሽቃብጥልህ ይችላል። እውነት በሌለበት ግን ማንም ሰው እስከ መጨረሻው አብሮህ እንደማይቆይ ወቅ። ጥልቁ ማንነትህ እንጂ የያዝከው ጊዜያዊ ንብረትና ዝና ነፃ አያወጣህም። አዎ እውነትን ያዝ። አምታተው ሲያድጉ አይተህ ይሆናል። እድገታቸው ውስጡ ባዶ ነውና እውነትን ያዝ። በውሸት ሲበለጽጉ ተመልክተህ ይሆናል። በክህደት ከከፍታው ሲደርሱ አስተውለህ ይሆናል። ነገር ግን አንድ ነገር በቅጡ አታውቅም። በውሸት የበለጸገ ሰው ከራሱ ጋር ሰላም የለውም። በማስመሰል ለከፍታው የበቃ ሰው ትክክለኛ ስሜቱን አዳምጦ አያውቅም። እረፍትን ከውስጡ አጣጥሞ አያውቅም። በጥላቻ ብዛት ብዙ ደጋፊና አድናቂ ታገኝ ይሆናል። ነገር ግን በሚያሳዝን ሁኔታ በዚሁ ተከታይህ ባፈራልህ ጭፍን ጥላቻና ምክንያት የገዛ ራስህ ጠላት ሆነህ ትቀራለህ። አውቀህ ታጠፋለህ፣ ሳታውቅ ታጠፋለህ። ቁም ነገሩ የጥፋት ብዛት ወይም አደገኝነት አይደለም። ዋናው ነገር ከጥፋትህ ለመማር ዝግጁ መሆንህና ጥፋትክን ላለመድገም ቁርጠኛ መሆንህ ነው። አዎ ህሊና ይፈርዳል፣ የራሱን ብይንም ይሰጣል። ስለተጨበጨበልህ እውነት ተናግረሃል ማለት አይደለም። ተቃውሞ ስላበዛህም ውሸት ተናግረሃል ማለት አይደለም። ለሁሉም ሰው የተሰጠው ህሊና የመንገድህ መሪ፣ የንግግርህ ቆንጣጭ፣ የተግባርህ አራሚ ነው። ለመፍረድ አትቸኩል፣ ለንግግር አትጣድፍ፣ እውነታውን በጥላቻ አትሸፍን። በእውቅና ሰላምን አትግፋ፣ በተሰሚነት ክፍተትን አታስፋ። ውሸት የአብሮነት ምክንያት ሆኖ አውቅም። ተንኮል ፍቅርን አንግሶ አውቅም። ጥላቻም የሰላምን በር ከፍቶ አውቅም። ሞገስ ተሰጥቶህ እንጂ አምጥተኸው አይደለምና ለበጎ ተጠቀመው። እውነትን በፍቅር ያዝ። ለሰላም ግድ ይኖርህ፣ ለመከባበርም ቅድሚያ ስጥ ይላል መረጃችን። አሁን ደግሞ አንድ ግጥም እናቀርባለን። ድብቅ ሐዘን ይላል። በውሸት ፈገግታ ብሶት ተደብቆ፣ ከጥርሳችን ቅኔ ሐዘን ተፈልቅቆ፣ ግራ በገባው ቃል ኅብረ ቃል ፍለጋ፣ ደስታን ሸጥ ነው ለውጠን በሥጋ። ፈገግታችን ሁሉ ከጀርባው ሐዘን ነው፣ በግራ ገብ ግራ የውሸት ማቅጠጥ ነው። ደራሲ ስንታየሁ ሀብታሙ። አድማጮቻችን አሁን አንድ ዜማ እንጋብዛቸዋለን።

አድማጮቻችን ከቴዲ ዜማ ተመልሰናል። አሁን ሌላ መረጃ እናቀርባለን። ዓለም ለደካሞች ቦታ የላትም ይላል የመረጃ ምንጫችን የአምሮ ምግብ የተሰኘው ድረገጽ ነው። ህይወት አንዳንዴ ተበረታለች ካልጠበቅነው አቅጣጫ መጥታ ዘራ ትጥለናለች። ጉልበታችን ይዝላል፣ ተስፋችን ይጨልማል፣ ምድሩም ይከብደናል። ነገር ግን ትልቁ ድቀት መውደቁ ሳይሆን ወድቆ መቅረቱ ነው። አፈር ለሰህም ቢሆን ተነስ የሚለው ጥሪ የሽንፈትን መራራነት ቀምሰህም ቢሆን መልሰህ እንድትቆም የሚገፋፋ የነፍስ ጩኸት ነው። መሬት መላስ ማለት የመጨረሻው የውድቀትና የስቃይ ጥግ ላይ መድረስ ማለት ሊሆን ይችላል። ነገር ግን አፈር የነካ ሰው ወደ ታች ዝቅ ሊል አይችልም። የቀረው አንድ መንገድ ብቻ ነው፣ ወደ ላይ መውጣት። ውድቀትህን የጉዞ ማብቂያ ሳይሆን ይበልጥ ጠንክረህ እንድትነሳ የሚረዳህ መነሻህ ነው። ትቢያውን አራግፈህ ስትቆም ካንተ በላይ ብርቱ የለም። እውነቱ መራራ ቢሆንም ዓለም ለሚያለቅሱና እጅ ለሰጡ ሰዎች የራራችበት ጊዜ የለም። ቆመህ ስትታይ ሁሉም አብሮህ ይቆማል፣ ወድቀህ ስትታይ ግን ብዙዎች ይረግጡሃል። ዓለም የምታከብረውና ቦታ የምትሰጠው ለታጋዮች፣ ለጽኑዎችና ለማይበገሩ ሰዎች ነው። ደካማ ነኝ ብለህ ራስህን አትልቀቅ። በውስጥህ ያለውን አንበሳ እንዲነቃ አድርገው። ከወደቅክበት ስትነሳ የምታገኘው ጠባሳ የውርደት ሳይሆን የጀግንነት ምልክት ነው። ያ ጠባሳ ምን ያክል ፈተናን እንዳለፍክና ምን ያክል ብርቱ እንደሆንክ ለዓለም የሚናገር ሕያው ምክር ነው። አፈር የላሰ ሰው የድልን ጣዕም ከማንም በላይ ያውቀዋል። ዛሬ ላይ ያለህበት ሁኔታ ነገህ አይደለም። ተነስና ታሪክን በራስህ እጅ ጻፈው። ለፈተና አትበገር ይላል ጽሑፋችን። አሁን ደግሞ አንድ ግጥም እናቀርባለን። ሰው ያሻውን ይበል ይላል ደራሲ ታመነ ጸጋዬ። ሰው ያሻውን ይበል፣ ያሰብሽው ባይሰምር፣ ህልምሽ ባይፈታ፣ ሕይወት ብታማርሽ ፈተናን አብዝታ፣ ስምሽ ተለውጦ ሌላ ስም ቢሰጥሽ፣ ወሬ ቢያንገዳግድ ሐሜት ቢያናውጥሽ፣ ህሊናሽ ካወጀ ያንቺን መልካምነት፣ ምግባርሽ ከጸዳ ጉድፍ ካልበዛበት፣ ሰው ያሻውን ይበል ልብሽ አይሸበር፣ ባሉባልታ ቢሆን ስንቱ ጠፍቶ ነበር። ሰው ያሻውን ይበል ልብሽ አይሸበር፣ ባሉባልታ ቢሆን ስንቱ ጠፍቶ ነበር። ደራሲ ታመነ ጸጋዬ።

አንጋፋው ድምጻዊ ጥላሁን ገሰሰ ዜማ ተመልሰናል። አሁን ደግሞ የተለያዩ ሀገራት አባባሎችን እናቀርባለን ለወጣቃሚናቸው ብለን እናስባለን። ሀቅና ድንቅ ከሚለው ድረገጽ ነው ስናነብ ያገኘነው። ዛፍ ለመትከል ምርጡ ጊዜ ከ20 አመት በፊት ነበር፣ ሁለተኛው ምርጥ ጊዜ ደግሞ አሁን ነው ይላል የቻይናዎች አባባል። 7 ጊዜ ወደቅ በ8ኛው ተነስ ጃፓኖች አሉት ነው። ዛፍ ለሚረግፉ አብቦች አይጨነቅም ህንድ፣ ዝንጀሮም እንኳን ከዛፍ ላይ ይወድቃል ኮሪያ፣ ወንድሞችና አቶች እንደ እጅና እግር ቅርብ ናቸው ቪየትናም፣ የዱላን አንዱን ጫፍ ስታነሳ ሌላኛውንም ጫፍ አብረህ ታነሳለህ ታይላንድ፣ በተሳሳተ ጊዜ ከሚሰጥ ወርቅ በተገቢው ጊዜ የተወረወረ ድንጋይ ይሻላል ፋርስ፣ ከየት እንደመጣ ወደ ኋላ የማያይ መድረሻው ላይ መቼም አይደርስም ፊሊፒንስ፣ ወደፊት ያለውን መንገድ ለማወቅ ወደ ኋላ የሚመለሱትን ጠይቅ ቻይና፣ አንድ ፍላጻ በቀላሉ ይሰበራል፣ በአንድ ላይ የታሰሩ 10 ፍላጻዎች ግን አይሰበሩም ጃፓናውያን፣ ትምህርት ባለቤቱን በሄደበት ሁሉ የሚከተል ውድ ሀብት ነው ህንዶች፣ የነብር ዥንጉርጉርነቱ ውጭ ነው የሰው ባህሪው ግን ውስጡ ነው ኮሪያውያን፣ ፍሬ ስትበላ ዛፉን የተከለውን ሰው አስታውስ ቪየትናም ያሉት አባባል ነው። ጥላህን እንዲመራህ አትፍቀድ ታይላንድ፣ የመጀመሪያው ብርጭቆ ለእንግዳ ነው፣ ሁለተኛው ለመደሰቻ፣ ሶስተኛው ለትርምስ ሞንጎሎያን ያሉት ነው። አሁን አንድ ግጥም እናቀርባለን። ውብ ግጥም ናት እሷ። መስኮት በር ከፍቼ ቀይ ምንጣፍ ዘርግቼ ገላዬን ወልውዬ ሽቶ ተቀብቼ ሙዚቃ መርጬ ወፍራም ቡና ጥጄ አበባ ጎዝጉዤ ቆንጆ ግጥም ይዤ ጠብቃት አለሁ። በንፋሱ መሃል ድንገት ትመጣለች፣ በንፋሱ መሃል ትዳብሰኛለች፣ በንፋሱ መሃል ድምጿን እሰማለሁ፣ በንፋሱ መሃል ታንጎራጉራለች፣ በሲኒ በፔርሙዝ በየበራዱ ውስጥ ትተነፍሳለች። ቀረፋ ቅርንፉድ ጤና አዳም እሷ ነች፣ ቡና ሽቶ አበባ ውብ መዓዛ እሷ ነች፣ በየአዝማሪው ዘፈን በድቤው በስክስታው በየትከሻው ላይ ውብ ዘፈን እሷ ነች። አይኖች ተዘግተው በሚያንቀላፉበት በሐሳብ በምናቤ በነፍሴ ኮረብታ የምታንሾካሽክ ውብ ግጥም እርሷ ነች። ደራሲ ፋኑኤል አፈራ።

የተከበራችሁ አድማጮቻችን እንግዲህ ለተቀዳሜ ለተሰንበት የምሽት ፕሮግራማችን ዝላይ የተጠናቀቀ ነው። ከኛ ጋር ለነበራችሁ ቆይታ ከፍ ያለ ምስጋና እናቀርባለን። እንግዲህ ወቅታዊ ዘገባው የተባበረን ሚካኤል ብራኑ እናመሰግናለን። እንዲሁም ለቴክኒክ ባለሙያችን አሳፍ ሙስኮቪች እናመሰግናለን። ነገ ጠዋት 6 ሰዓት በሌላው ዝግጅታችን እንጠብቃችኋለን። በያላችሁበት መልካም ዕለት መልካም ሳምንት እንዲሆን እንመኛለን። መልካም ጊዜ መልካም ሳምንት እየተመኘን ከኛ ጋር ለነበራችሁ ቆይታ ከፍ ያለ ምስጋና እያቀረብን እንሰናበታለን። በደህና ደሩ።